0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሽልሺ ዳሌት በትሽሬ ታፍሽን ፔባብ ሲሆን ፔዛይን ሲሆን እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ መስከረም 5 ቀን 2019 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኔን ደሃን ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባየና ወርቅነሽ እሸቴነን ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለንባብያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እንመለከታለን። ወቅታዊ ዘገባ ትንታኔም ይኖረናል። ከአድማጮች ጋር ስልክ ውይይት እናደርጋለን። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አሁን የጧቱ ዜና በአይቸው ባየ ተዘጋጅቶ ይቀርባል። አይቸው
2: አመሰግናለሁ ወርቅነሽ። አርዕስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለቤን ግቪር ፓርቲ ብቻን ጥዬ መንግስት አላቋቁምም ሲሉ ቃል ገቡ። ፕሬዚዳንት ትራምፕ ለመጀመሪያ ጊዜ ከኢራን ጋር በተደረገው ጦርነት የመተኮሻ መሳሪያ እጥረት እንደነበር ታመኑ ተባለ። የፋርስ ባህረ ሰላጤው ቀውስ ጦርነት ሁቲሞች የሚወስዱት እርምጃ አዳዲስ ከተሞችን መቆጣጠራቸው እንደቀጠለ ነው ተባለ። የሶሪያ መንግስትን በመቃወም በነዳጅ ዋጋን ንረት ተቃውሞ ማድረግ ህዝቡ ሰላማዊ ሰልፍ ወጣ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለቤን ግቪር ፓርቲ የሚመሩትኝ ብቻችሁን አንተዋችሁም፣ ያለናንተ ፓርቲ ቅልቅል መንግስት አናዋቅም ሲሉ ቃል መግባታቸውን አስታወቁም። እንደሚታወሰው ሁሉ ከባለፈው ሳምንት በፊት የሊኩድ ፓርቲ አባል የነበሩት ታሊ ጉሌቴቭ ወደ ቤን ግቪር ፓርቲ መቀላቀላቸው የሚታወስ ነው። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ምንም እንኳን ለመንግስት ከምርጫ በኋላ መንግስት ለሚያቋቁም ሰፊ መንግስት ማዋቀር ፈልጋለሁ የሚል ፍላጎት ቢኖራቸውም በተደጋጋሚ ቢናገሩም፣ ነገር ግን ያለ ቤን ግቪር ፓርቲ መንግስት እንደማያቋቁሙ በድጋሚ አሁንም ቃል ገብተዋል። እንደሳቸውም ገለጻ ከሆነ ለቤን ግቪር እንዳስታወቁትም ከሆነ ይሄ ማለት ማንም ፓርቲ በእናንተ ፓርቲ ተወክሎ ከኔ ጋር አብሮ መንግስት ሊያዋቅር እንደማይችል ከወዲሁ ቃል ገባላችኋለሁ ሲሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ለመጀመሪያ ጊዜ ከኢራን ጋር ባደረጉት ጦርነት የሚተኮስ መሳሪያ እጥረት እንዳጋጠማቸው ታወቀ። የፔንታጎን በመረመረው ሁኔታ መሰረት አሜሪካ ከኢራን ጋር በነበረው ጦርነት የተተኳሽ ከባድ መሳሪያ እጥረት እንዳጋጠማቸውም ገልጿል። ይህም የአሜሪካን አቋምና አቅም የሚገልጽ ምስሉ ተገልጿል። ምንም እንኳን የመከላከያ ሚኒስትሩ ይህን ጉዳይ ሐሰት ነው ቢሉም የመተኮሻ መሳሪያ እጥረት የለብንም በማለት ቢያስታውቁም፣ ፔንታጎን በደረሰበት ምርመራ ግን የዚህ እጥረት እንዳጋጠማቸውና እንዳንድ የዚህ ኃላፊ የሆኑት ቦታዎች መሳሪያውን ከመቼውም ጊዜ በበለጠ እንዲያመርቱ መመሪያ እንደተሰጣቸው ማስታወቁን ገልጿል። ምርጫ ዛሬ ቢሆን ተብሎ በካን 11ኛው ቴሌቪዥን ጣቢያ በተካሄደው ግምታዊ ጥናት እንደሚታወሰው አሁንም የአይዝንኮት የሚመሩትን የአሽር ሰኞ ፓርቲ መምራቱ እንደቀጠለ ነው። ምርጫ ዛሬ ቢሆን የትኛውን ፓርቲ ትመርጣላችሁ ተብሎ በተጠየቀው ጥያቄ መሰረት የአይዝንኮት ፓርቲ 24 መቀመጫዎችን ያገኝ ነበር። የሊኩድ ፓርቲ ደግሞ 20 መቀመጫዎችን፣ የሃድ የተሰኘው የአይር ላፒድ እና ናፍታሊ ቤኔት የሚመሩት ፓርቲ

0: 12 መቀመጫዎችን ሲያገኝ የዲሞክራትና የኦትማ ዩዲት ፓርቲ 8 መቀመጫዎችን ያገኝ ነበር የሚል በ11ኛው ቴሌቪዥን ጣቢያ በተደረገው ግምታዊ ጥናት ለማወቅ ተችሏል። በመከላከያ ሚኒስቴር የባጀት ጥረት መኖሩ ካም በፊት ሲነገር እንደታወቀ ነው። አሁን ደግሞ ቢያንስ 1 ሚሊያርድ ሸቀል ያስፈልገናል ሲተነገሩ ቀደም ሲል መከላከያ ሚኒስቴር በጠቅላይ ሚኒስትር ቢያሚን ናታኖ ቃል የተገባላቸውን 1 ሚሊያርድ ሸቀል እንዲቀበሉ ወይም እንዲስለገስላቸው መጠየቃቸውን ገልጿል። ጠቅላይ ሚኒስትር ቢያሚን ናታኖ ሚሊያርድ ሸቀል ለመከላከያ ለማስተላለፍ ቃል ቢገቡም እስካሁን ግን ገንዘቡ እንዳልተላለፈ ተገልጿል። ይህ ማለት ደግሞ መከላከያ መስሪያ ቤት እንዳስታወቀው ገንዘቡ እስካል ተቀበሉ ድረስ መከላከያ ሚኒስትሩ አዳዲስ መሳሪያዎችን መስራቱን ማዘጋጀቱና ለተለያዩ ግባቶች የሚውሉት ነገሮችን ወደኋላ ሊያስቀረን ይችላል ሲሉ መናገራቸው ተነግሯል። የአቅማችንም ወደኋላ ያስቀረናል ሲሉ መከላከያ ሚኒስትር መስሪያ ቤት አስታውቋል። አሜሪካ በኢራን ላይ የምታደርገውን ማዕቀብ እስከመቼ ድረስ ልትቀጥል ትችላለች የሚለው አወዛጋቢ ጥያቄ ሆኖ እንደቀጠሉ ተነገረ። በያዝነው ሳምንት አንድ በፋርስ ባህረ ሰላጤው የሀገራት የሚካሄደው ጦርነትን በማስመልከት በተለይ የሆርሙዝ መተላለፊያ ወስመጥን የባህር መተላለፊያ ወስመጥን በማስመልከት ለውይይት ቀጠሮ ተይዞ ነበር። ነገር ግን በዚህ ቀጠሮው ያለ ውጤት መበተኑ የሚታወስ ነው። አሜሪካም እስካሁን የምታደርገውን ማዕቀብ እንደቀጠለች ነው። ገደቡ ግን የሚቀጥለው እስከመቼ ጊዜ ድረስ ነው የሚለው ጥያቄ አሁንም መልስ የሌለው መፍትሄ ጥያቄ ነው ሲል ተገልጿል። ይበዚህ እንዳለ ኢራን በበኩሏ በዚህ በፋርስ ባህረ ሰላጤው በሚካሄደው ጦርነት ዋና ለዚህ ጦርነት ቀስቃሽ ሆነቹ አሜሪካናት ስትል አሜሪካን መወንጀሏን ቀጥላለች። የሆርሙዝን መተላለፊያ ወሽመጥ ምክንያት በማድረግ ከኦማን ጋር በመነጋገር በተመሳሳይ ሰዓት በተበደበላቸው ጊዜ በሁለቱ ስምምነት ምክንያት የተለያዩ መርከቦች እንዲያልፉ ፍቃድ ለመስጠት አሁንም ውይይት ላይ ነን ሲሉ ኢራናውያን ገልጿል። ይበዚህ እንዳለ የፋርስ ባህረ ሰላጤ ቀውስ ጦርነትን ሁቲሞች አሁን የሚወስዱትን እርምጃ የልብ ልብ ሰጥቷቸዋል ተነግሯል። ሁቲሞች አሁን የሚወስዱት እርምጃ አዳዲስ ከተሞችን መቆጣጠራቸውንም እንደቀጠሉ ነው። የሁቲሞች ቃል አቀባይ እንዳስታወቀው ከመሬት ወደ አየር ላይ የሚወነጨፍ ሚሳኤል ወደ ሳዑዲ አረቢያ አውሮፕላን ላይ ማስወንጨፋቸውን ማስታውቋል። ይበዚህ እንዳለ ያለ አውሮፓ ወይ ዓለም አቀፍ ትብብር ሁቲሞችን ማገድ ወይም ማስቆም አይቻልም ሲሉ አንድ ከፍተኛ ባለስልጣን መናገራቸው ተገልጿል። ሁቲሞችም በአጭር ጊዜ ውስጥ የሚያስመዘግቡት ውጤት እጅግ በጣም አሳሳቢ ነው፣ የሚያስገርምም ነው። ይህም ዓለም አቀፍ ትብብር በመተባበር ማስቆም አለብን ሲሉ አንድ የእስራኤል ከፍተኛ ባለስልጣን መናገራቸው ታውቋል። የነዳጅ ዋጋ ከጊዜ ወደ ጊዜ እየናረ መምጣቱ የተለያዩ ሀገራትን በሰላማዊ ሰልፍ እንዲወጡ እያስገደደ ነው ተባለ። የሶሪያ መንግስት ከመቋቋሙ ካጭን ጊዜ ወዲህም በሀገሪቱ የነዳጅ ዋጋ እየናረ መምጣቱን ህዝቡ በመንግስቱ ላይ ሰላማዊ ሰልፍ እንዲወጣ ቁጣን አስከትሏል። ይሄም በመንግስቱ ላይ የሚጨናነቅ የመጣውን ቁጣ መንግስት ይሄን የነዳጅ ዋጋ መናር በአጭር ጊዜ ውስጥ እንዲቀንስ ወይም እንዲወርድ ማድረግ አለበት ሲሉ ድምጻቸውን አሰምቷል። ኢራን በሁርሙዝ መተላለፊያ ወሽመጥ መርከብ ላይ አንድ መርከብ በሰዓት መጋየቱን አስታወቁ። እንደ ኢራን መገናኛ ብዙሃን ገለጻ ከሆነ አንድ ኢራን ከሆነ ELGAIA የተሰኘው መርከብ ከኡማን ወደብ ቆይታ ካደረገ በኋላ በሆርሙዝ መተላለፊያ ለመላለፍ ሲሞክር በተጠመደ ፈንጂ መጋየቱ ተገልጿል። ይህ መርከብም ተጠመደ ፈንጂ ወዳለበት በሆርሙዝ ገጽ ባለበት በመተላለፉ ብቻ ይህ መድረሱ አደጋ መድረሱን ገልጿል። እስካሁን ድረስ ኢራኖች የሚሉትም ማለፍ በሌለበት በኩል የሚያልፍ ማንኛውም መርከብ በዚህ አይነት እድል እጣ ፈንታው ሊያጋጥመው ይችላል ሲሉ ከወዲሁ ማስታወቃቸው ተገልጿል። ክብራትና ክብራን አድማጮቻችን ስብስታችን እንደቀጠለ ነው። አሁን ዜናውን ከመጥቻችን በፊትም የአየር ጸባይ ሁኔታ የአየሩ ሁኔታ ሙቀቱ ይቀጥላል ይላል ወርቅነሽ። የጠዋቱ ዜና እስካሁኑ ነው።
1: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ መሸጋገሪያ ሙዚቃ ነው።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ ተማቸው ለአንባቢያን ያቀርባችሁን ዋና ዋና ርዕሰ ጉዳዮች እንመለከታለን። አራቱ መለታዊ ጋዜጦች ድርሰውናል። ሃሪስ፣ እስራኤላዮም፣ ማሪቭና ኢዶታሮኖት። ሃሪስን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል የኢራንን ጉዳይ ተመልክቶታል። ኢራን በአካባቢ ያሉ ሀገራት የባህር ሰላጤው ሀገራት ኢራንን በመቃወም አንድ ላይ ውህደት በመፍጠር ፋንታ ኢራን ግን አሁንም ሀገራቱ እንዲነጣጠሉ እያደረገች ነው፣ በዚህም እየተሳካላት እንደሆነ ይታያል የሚል ርዕሰ ጉዳይ ላይ ትኩረት አድርጓል ሃሪስ በመጀመሪያ ገጹ ላይ። ኢራን ከኦማን ጋር በተለይ በሆርሙዝ የባህር ወሽመጥ ጉዳይ ስምምነት ላይ ለመድረስ ለበርካታ ጊዜያት ድርድር ያካሂዳሉ። ሁለቱ ሀገራት እንግዲህ በዚህ የባህር ወሽመጥ ለመጠቀም በዚህ ስምምነት ላይ ሁለቱ ሀገራት የደረሱበትን አጠቃላይ የስምምነት ህግና የስምምነቱ ድምዳሜ ለማሳወቅ የአካባቢውን ሀገራት የውጭ ጉዳይ ሚኒስተሮች ለስብሰባ ጠርተው እንደነበር ተገልጿል። ለምሳሌ የሳውዲ አረቢያ፣ የኳታር፣ የተባበሩት የአረብ ኤሚሬት፣ የኦማንና የኩዌት የውጭ ጉዳይ ሚኒስተሮች ከኢራኑ የውጭ ጉዳይ ሚኒስትር አባስ አራክቺ ጋር ተገናኝተው ሊወያዩ ቀጠሮ ይዘው እንደነበረና ነገር ግን ሰሞኑን የሁቲ አማጺ ቡድን በየመን የሚገኘው የሁቲ አማጺ ቡድን በሚያደርገው እንቅስቃሴ የያዙት ቀጠሮ ወይም ጉባኤ ተሰረዘ የሚደረሰ ጉዳይ አለ። በዚህም እንግዲህ ኢራን ሀገራቱን ለመነጣጠል የምታደርገው ጥረት እየተሳካላት ነው። ሀገራቱ ግን አንድ ላይ በመዋሃድ ነበር ኢራንን ለመቃወም ሀሳባቸው፣ እቅዳቸው። ነገር ግን ለነሱ ሳይሆን ለኢራን የበለጠ የኢራን ሀሳብ እየተሳካ ነው የሚል ርዕሰ ጉዳይ አቅርቧል ሃሪስ። ሌላው ርዕሰ ጉዳይ እንደሚታወቀው ሰሞኑን ናዛ የተባለ እስራኤላውያን የፈጠራ ሰዎች ያዘጋጁት የሰሩት ፊልም በጣሊያን በተዘጋጀ የፊልም ፌስቲቫል ላይ ታይቶ በሀገራችን በእስራኤል ላይ በጣም ታላቅ ቁጣን ቀስቅሷል፣ መነጋገሪያ ርዕሰ ጉዳይም ሆኗል። ናዛ ነዜክ አጋቢ በዕብራይስጥ እንግዲህ እንደዛ ነው የተጻፈው። ናዛ በምህጻረ ቃል ወይም በአጭሩ ነው የተጻፈው። ይሄ ፊልም ትኩረት የሚያደርገው የእስራኤል መከላከያ ሰራዊት በጋዛ ሰርጥ በተካሄደው ጦርነት ያደረገውን እንቅስቃሴ የሚመለከት ነው እና ሆን ተብሎ በማነጣጠር ከጦርነቱ ጋር ግንኙነት የሌላቸው ሰዎች ወይም ዜጎች ላይ በጦርነቱ እንዲጎዱ ተደርጓል የሚልና እስራኤልን የሚጠሉ አካላት በእስራኤል መከላከያ ሰራዊት ላይ የሚያሰሙትን የጥላቻ ንግግር የበለጠ አጉልቶ የሚያንጸባርቅና የሚያሳይ ፊልም ነው። እንግዲህ ራሳቸው እስራኤላውያን ይሄን ፊልም ሰርተው እስራኤልን አሁንም በዓለም ላይ የሚደርስባትን ጥላቻና መገለል እንዲበረታታ ማድረጋቸው በእስራኤል የመከላከያ ሰራዊቱን ባለስልጣናት በአጠቃላይ እንግዲህ በዜጎቹም ላይ ቁጣ የቀሰቀሰ ጉዳይ ነው። ከዚህ ጋር ተያይዞ የጦር አዛዡ ወይም የኤታማዦር ሹም እያል ዛሚር ከመከላከያ ሰራዊቱ ባለስልጣናት ጋር ባደረጉት ውይይት ወይም ንግግር ፊልሙን የደረሱ ሁለት እስራኤላውያን ዜጎችና በፊልሙ የተሳተፉ ሌላ አካላት እንግዲህ በፊልሙ ላይ እንደ ዶክመንታሪ ፊልም ነው። በተለይ ሽሞኔ ማታይም ወይም 8200 የተባለው የመከላከያ ሰራዊቱ የመረጃ ክፍል አባላት ቃለ መጠይቅ ሰጥተዋል። ፊታቸው አይታይም፣ ያው ድምጻቸውም ተቀይሮ እና የመከላከያ ሰራዊቱን እንቅስቃሴ በሚመለከት ጣራ ላይ ነው እንግዲህ በመካከለኛው በእስራኤል ጣራ ላይ ሆኖ የተቀረጸ ፊልም ነው። ፊልሙ በእርግጥ ሙሉ በሙሉ ብዙ ሰው እንዳላየው እኔም አላየሁትም፣ ግን መረጃዎች ያው በዘገባ እንደሚቀርብ ጋዜጦች ላይ እንዳለው የተለያዩ መረጃዎች እንደሚመለከቱት ይህን ይመስላል ፊልሙና የመከላከያ ሰራዊቱ አባላትን በተለይ ዚህ መረጃ ክፍሉ አባላት የተሳተፉበት ነው። እነማን ናቸው? እነሱንም ለማወቅ ምናልባት ሚስጥር ወጥቶ ከሆነ ከመከላከያ ሰራዊቱ መረጃ ክፍል በአጠቃላይ ደግሞ ከሕግ አንጻር እነሱን በሕግ ለመጠየቅና ለፍርድ የሚያቆማቸውን ሁኔታ እንዲያስብበት የመከላከያ ሰራዊቱ ወታደራዊ ክፍል ስራ እንዲሰራ ያልዛሜር
ትዛዝ ማስተላለፋቸው ተገልጿል። ይህ ርዕሰ ጉዳይ ሁሉም ጋዜጦች ላይ ትኩረት የተሰጠበትና በሰፊው የቀረበ ርዕሰ ጉዳይ ነው። ሌላው ርዕሰ ጉዳይ ሀሬጽ ላይ የቀረበ ርዕሰ ጉዳይ በፖሊስ በእስራኤል ፖሊስ ሰራዊት ውስጥ የከፍተኛ የሰው ኃይል እጥረት እንዳለና የፖሊስ እጥረት እንዳለና ይህን ችግር ለመቅረፍም ለፖሊስ የሚሰጠው የስልጠና ጊዜ እንዲያጥር መደረጉን ለሰባት ወራት ተኩል ይሰጥ የነበረው ስልጠና ወደ አምስት ወራት እንዲያጥርና ሌሎችም በተለያየ ክፍል የሚያገለግሉ የፖሊስ ክፍል እስከ መጀመሪያ ዲግሪ ያስፈልጋቸው የነበረው ፖሊሶች እንግዲህ ፖሊስ ጽፈት ቤት ያን ያለመጠየቅ ሁኔታም ለጊዜው እንዳለና በዚህ ሁኔታ የፖሊስ በፖሊስ ጽፈት ቤት ያለውን በፖሊስ ሰራዊት በኩል ያለውን የሰው ኃይል እጥረት ለማካካስ ጥረት እየተደረገ እንደሆነ መፍትሄ ለመፈለግ ጥረት እየተደረገ ነው የሚደርሰ ጉዳይ አቅርቧል ሀሬጽ። ሌላው ከፖለቲካው ጋር ተያይዞም የቀረበ ርዕሰ ጉዳይ አለ። ወደ ሌላ ሀገራት ስናልፍ ደግሞ በሚያንማር በነበረው ግጭትና ጦርነት ሀገራቸውን ለቀው እንግዲህ ከጭፍጨፋው ለቀው ለማምለጥ የፈለጉ የተሰደዱ ወደ ሌላ ሀገራት ወደ ባንግላዴሽ የተሰደዱ ዜጎች ተረስተናል ማንም አላቋጠረንም እያሉ ናቸው። በባንግላዴሽ በሚገኝ የስደተኞች መጠለያ ካምፕ 1.2 ሚሊዮን ነው የሚላቸው። በጣም በርካታ ነው። በአለማችን ትልቁ የስደተኞች መጠለያ ካምፕ ነው በባንግላዴሽ። እዛ እንግዲህ ህፃናትን ይዘው ታቅፈው ሲሮጡ ሲያመልጡ ከጭፍጨፋ በሚያሳይ የተለያየ ፎቶግራፍ በመያዝ የተነሱት ፎቶግራፍ አለ። ስደተኞች እሱን በማስደገፍ ያቀረበው ርዕሰ ጉዳይ አለ ሀሬጽ። ወደሚቀጥለው ጋዜጣ ስናልፍ እስራኤላዊውን በመጀመሪያ ገጹ ላይ ትኩረት የሰጠው ይህን አዛ የተባለው ፊልም የቀሰቀሰውን ሁከት እና አለመግባባት ነው። እሱን ያው እንግዲህ ይሄ ፊልም ሁሉም ጋዜጦች ላይ ትኩረት የተሰጠበት ርዕሰ ጉዳይ ነው። ይሄ ፊልም በጣሊያን በፌስቲቫል ቀርቦ ከታየ በኋላ ፊልሙም ሽልማት አግኝቷል። አሸናፊ ሆኗል በሽልማት። በአለማችን እንግዲህ በርካታ ከፍተኛ አድናቆት በርካቶች ያደነቁትና ከፍተኛ አድናቆትን ያገኘ ፊልም ሆኗል። ዞሮ ዞሮ ግን ያው በእስራኤል በኩል በውሸት ላይ የተመሰረተ ያለምንም ትክክለኛ መረጃ ደም አፋሳሽ የሆነ ፊልም ነው በማለት ኢታማጆር ሹሙ በቁጣ አስተያየት ሰጠዋል። ፊልሙን በሰሩት አካላት እና በፊልሙም ላይ በተሳተፉ አካላት ላይ ምርመራ እንዲካሄድና ከህግ አንጻርም እነሱ ለህግ ማቆም ይቻልበት ሁኔታ ቀደም ሲል እንደተመለከትነው ሀሬጽ ላይ ሁሉም ጋዜጦች እንግዲህ ትኩረት ሰጠውበታል። ምርመራ እንዲካሄድ በመከላከያ ሰራዊቱ ወታደራዊ ክፍል በመከላከያ ሰራዊቱ የፍርድ ቤት እንዲ ሁኔታውን እንዲመረምረውና እንዲያዩ ትዕዛዝ አስተላልፈዋል ይላል ዛሚር። ይሄ ፊልም አሁንም በዜጎች ላይ በተለይ ደግሞ በመከላከያ ሰራዊቱ ባለስልጣናት ላይ ከፍተኛ ቁጣን ቀስቅሷል። ምክንያቱም የመከላከያ ሰራዊቱን ስም የሚያጠፋ ነው። እንዲሁ እስራኤልን የሚጠሉና መከላከያ ሰራዊቱን ያለ ስም የሚሰጡ ባለም ፍርድ ቤት በወንጀለኞች ፍርድ ቤት ላይ የሚከሱትን አካላት የነሱን ክስ እውነት ነው ብሎ የሚያወጣ ነው በራሱ በእስራኤል ዜጎች በኩልና መሰረት የሌለው ውሸት እስራኤልን ስም የሚያጠፋ መከላከያ ሰራዊቱን ስም የሚያጠፋ እና ደም አፋሳሽ ፊልም ነው በማለት አሁንም ጠንከር ያሉ የተቃውሞ አስተያየቶች እየተሰጡ ናቸው። ሌላው እስራኤላዊም ላይ ያለ ርዕሰ ጉዳይ አሜሪካና ሳውዲ አረቢያ በሆርሙዝ የባህር ወሽመጥ ላይ በተለይ በደቡብ ክፍል በባህር ወሽመጡ ደቡባዊ ክፍል ያለውን መስመር ለማስፋት ሁለቱ በጋራ ለመስራት ጥረት እያደረጉ ናቸው የሚል ርዕሰ ጉዳይ አቅርቧል። ወደሚቀጥለው ጋዜጣ ስናልፍ ማሪቭ ነው። ማሪቭ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት የተቃዋሚ ፓርቲዎች ሊቀመንበር ያኢር ላፒድን ጠርተው አወያዩቸው። የተወያዩባቸው ርዕሰ ጉዳዮችም የአንደኛው ባለው ወቅታዊ ተጨባጭ የደህንነት ሁኔታ ያለውን ሁኔታ ለማስታወቅ ለያኢር ላፒድ፣ ሌላው ርዕሰ ጉዳይ ደግሞ በመከላከያ ሰራዊት ውስጥ ከፍተኛ የበጀት ችግር ስላለ የበጀት ህጉ እንዲከፈትና ለመከላከያ ሰራዊቱ ተጨማሪ ገንዘብ እንዲተላለፍ የሚል ጥያቄ እንደቀረበላቸው ነው ለያኢር ላፒድ የተገለጸው። በኔታንያሁ በኩል ጥያቄ ቀርቧል። ላፒድ በሰጡት ምላሽ በመጀመሪያ የጥምር መንግስት
መንግስታቱ ስምምነት አለ። እንግዲህ መንግስት አንድ መንግስት ሲቋቋም የሚጣመሩ ፓርቲዎች አሉ። እነዛ ፓርቲዎች ደግሞ የሚያቀርቡት የራሳቸው ሆነ ጥያቄዎች አሏቸው። ከጥያቄዎች መካከል እንግዲህ የበጀት ነው። ይሄን ያልከ ተሰጠን ይሄን ስምምነት አለ በመካከላቸውና የሂስኬም ኮሊሲዮኒ ወይም የጥምር መንግስቱ ስምምነት እንደምሳሌ ለሐረሪ ፓርቲዎች አሁንም ድረስ በጥምር መንግስቱ ስምምነት መሰረት በጣም በርካታ ገንዘብ ይተላለፋልና ላፒድ የዚህ የጥምር መንግስቱ ስምምነት ገንዘብ ይሰረዝና ለነሱ የሚተላለፈው በቢሊዮኖች በአስሮች ቢሊዮን የሚቆጠር ገንዘብ ነው። እሱ መጀመሪያ እሱ ይሰረዝ፣ ለመከላከያ ሰራዊቱ ግን በጀት እንዲጨመር የማድረጉ እንትን እደግፋለሁ፣ ችግር የለብኝም። ግን በመጀመሪያ የስምምነት የጥምር መንግስቱ ስምምነት በስምምነቱ መሰረት የሚተላለፈው ገንዘብ ይሰረዝ የሚል ሀሳብ ያቀረቡ መሆናቸውንና ለመከላከያ ሰራዊቱ የሚጨመረው ገንዘብ ደግሞ መካከለኛ ገቢ ባላቸው ዜጎችና በመከላከያ ሰራዊቱ በተጠባባቂነት በሚሊዮን የሚያገለግሉ ወታደሮች ላይ ግብር በመጨመር ላይ እንዳይመሰረት ይሄ በጀት እንግዲህ ግብር ይጨምራል። የሀገሪቱ በጀት ኪሳራ ወድቀት ሲያጋጥመው ዞሮ ዞሮ ከዜጎች ላይ በሚጨመር ግብር ለማካካስ ይሞከራልና እንደዚ አይነት ነገር እንዳይኖር የበጀቱ ምንጭ ይሄ እንዳይሆን የሚል ጥያቄ ማቅረባቸው ተገልጿል። እናም ውዝግብን እንዳስነሳ ይሄ ርዕሰ ጉዳይም ውዝግብን ያስነሳ መሆኑን ጋዜጣው ተመልክቶታል። ሌላው አሁንም ማሪፍም ናዛ በተባለው ፊልም ዙሪያ የተነሳውን ከባድ ቁጣ የቀሰቀሰ ሀሳብ በሰፊው ተመልክቶታል። እንደ ሌሎች ጋዜጦች ሁሉ እነዚህ ሁለት እስራኤላውያን ይሄን ፊልም የደረሱ እስራኤላውያን ዜግነታቸው ይሰረዝ የሚል ጥሪ ሁሉ እየቀረበ እንደሆነ ማሪብ ተመልክቶታል። ከዚህ ጋር ተያይዞ ከዚህ ጋር በእርግጥም የተያያዘ አይደለም ማሪቭ ያቀረበው ሌላ ርዕሰ ጉዳይ የሁቲ አማጺ ቡድን ባብል ማንደብ በተባለው መተላለፊያ የባህር ወሽመጥ ላይ ያው ባሳለፍነው ሳምንት መጨረሻ ላይ ይህን አካባቢ እንደተቆጣጠሩና በዛ አካባቢ ሁከት እየፈጠሩ እንደሆነ ተገልጿልና ሌላ ችግር እንግዲህ በዛ አካባቢ ቀይ ባህር አካባቢ ነው። አሁንም የንግድ ባህር መተላለፊያ ዋና ቁልፍ ቦታ ነው። የሁቲ አማጺ ቡድን ተቆጣጥሮ ችግር እየፈጠረ መሆኑን የሚመለከት ዘገባ አቅርቧል። እንግዲህ በዚህ ምክንያት የነዳጅ ባለማችን የነዳጅ ዋጋ እንደሚጨምርና እንግዲህ የነዳጅ ዋጋ እጥረት ይኖራል የሚል ከፍተኛ ስጋት እንዳለ ማሪቭ በዘገባው ተመልክቶታል። ሌላው የእስራኤል መከላከያ ሰራዊት በሊባኖስ ደቡባዊ ክፍል በኩል ራኬሳሌ ታሃር የተባለውን አካባቢ መቆጣጠሩ ይታወሳል። እንግዲህ አሸባሪዎች በበርካታ ጊዜያት መሽገው የቆዩበት አካባቢ ነው እንደሚታወሰው። ከዛ በኋላ አሁን መከላከያ ሰራዊቱ አልማንጹሪ የተባለውን አካባቢ እንደገና እሱንም ለመቆጣጠር ጥረት እያደረገ ነው የሚል ርዕሰ ጉዳይ ቀርቧል። የመከላከያ ሰራዊቱ ባለስልጣናት ናቸው ይህን የመከላከያ ሰራዊቱን እንቅስቃሴ የገለጹት። ወደ ኢትዮ ታህሮኖት ስናልፍ የኢትዮ ታህሮኖት በመጀመሪያ ገጹ ላይ ናዛ የተባለውን እስራኤላውያን የደረሱትን እና በጣሊያን ፌስቲቫል ቀርቦ የታየውን ፊልም የሚመለከት ዘገባ ነው። የመከላከያ ሰራዊቱ ጠቅላይ አዛዥ ወይም ራማት ካል ያልዛሚር ፊልሙን አላዩትም ይላል። ፊልሙን አላዩትም፣ ነገር ግን ሳያዩ ትችት ይህን ያህል ትችትና ፊልሙን ያዘጋጁትን ዜጎች በእጅጉ እየተቹ ይገኛሉ እነሱን በመቃወም። መጀመሪያ ግን ፊልሙን አላዩትም፣ ለምን ፊልሙን ሳያዩ አስቀድመው ይቃወማሉ፣ ከመቃወማቸው በፊት ፊልሙን ማየት አለባቸው የሚል ሀሳብ እንዳቀረቡ እንግዲህ ፊልሙን ያዘጋጀው አካል ተገልጿል። ሌላው ሽሞኔ ማታሚ እየተባለ የሚጠራው በኢብራይስጥ ወይም 8200 የመከላከያ ሰራዊት የመረጃ ክፍል ምርመራ እንዲያካሄድ ሚስጥር ወጥቶ እንዳይሆን ከዚህ የመረጃ ክፍል ሚስጥር ወጥቶ እንዳይሆን እና በፊልሙ በተዘጋጀው ዶክመንታሪ ፊልም በቃለ መጠይቅ ያደረጉ አካላት ሚስጥር አውጥተው እንዳይሆን ምርመራ እንዲካሄድ ያልዛሚር መመሪያ እንደሰጡ ምርመራው እንዲካሄድ የሚል ዘገባ ቀርቧል። ሌላው በሮማ በጣሊያን ዋና ከተማ እንግዲህ በሮማ የሚገኘው የእስራኤል አምባሳደር ፊልሙ ከመታየቱ በፊት የፊልሙ ኮፒ እንዲደርሳቸው ወይም እንዲኖራቸው ለማድረግ ከፍተኛ ጥረት አድርገው እንደነበረና እንዳልተሳካላቸው ለእስራኤል የውጭ ጉዳይ ሚኒስትር ያስታወቁ መሆናቸው ተገልጿል። በአጠቃላይ ደግሞ ፊልሙ ከመታየቱ በፊት አንድ ወር ቀደም ብሎ የእስራኤል የውጭ ጉዳይ ሚኒስትር ያውቅ እንደነበረም የሚል ዘገባ ቀርቧል። ሌላው ርዕሰ ጉዳይ አንዲት
ዶክተር ጋሊያ ሚልማንሸሎ የሚባሉ ዶክተር ናቸው። የጥቅምት 7 2023 ዓመተ ምህረት የደረሰው ጥቃት ከደረሰ በኋላ ለክ ጥቅምት 7 ጥቃቱ ከደረሰ በኋላ ጥቅምት 8 ጋዛ ሰርጥን በሚያዋስኑ ኪቡጽ የመኖሪያ ሰፈሮች አካባቢ በመግባት እንግዲህ በዛ አካባቢ በጭፍጨፋው በሽብር ጥቃቱ ምክንያት ወደው አካባቢው ተለቆ በህይወት የተረፉ ዜጎች አካባቢውን ለቀው ሸሽተዋል። በተለቀቁ አካባቢዎች በመግባት እንስሳት እንደማዳን እንስሳት ውሻ፣ ድመቶች እና ፈረሶችን በመንከባከብ ከፍተኛ ጥረት ያደረጉ ዶክተር ናቸው ይላል። ለሳቸው ዓለም አቀፍ ሽልማት የተሰጠም ሆኖ በተለይ ዓለም አቀፉ የእንስሳት ሕክምና ድርጅት በጣም ውድና ታላቅ የሆነ ሽልማት ሰጣቸው በዚህ በጎ ስራቸው የሚል ዘገባ አቅርቧል የዲዮት አህሮኖት። ሌላው ከቴል አቪቭ ርቀው የሚገኙ ፕሪፈሪያ በሚባሉ ከከተማ ርቀው በተለይ በሰሜንና በደቡብ እስራኤል አካባቢ በሚገኙ አካባቢዎች ያሉ ልጆች በመሃል ሀገር ከሚገኙ ልጆች ባነሰ ሁኔታ ምሁናንም በተፈጥሮ እውቀት ያላቸው ልጆች እንግዲህ በትምህርት ሚኒስቴር የወጣ የቆየ ፕሮግራም ነው። ይሄ በዚህ ፕሮግራም እንዲሳተፉ ጥረት አይደረግም ይላል። ከከተማ ርቀው የሚገኙ ከመሃል ሀገር ርቀው የሚገኙ ልጆች በዚህ ፕሮግራም እንዲሳተፉ ጥረት አይደረግም፣ ሁኔታዎች አይመቻቹላቸውም ወደዚህ ፕሮግራም እንዲሳተፉ። አስቀድሞ የሚሰጥ ትምህርት ከፈተናው በፊት ትምህርት እንዲያገኙ ስልጠና እንዲሰጣቸው የማድረጉ ሂደት፣ ትራንስፖርት ወይም መጓጓዣ በማመቻቸት ሂደት አይመቻችላቸውም። በመሃል ሀገር ግን በተለይ ወንዶች ላይ ትኩረት በማድረግ ፕሮግራሙ ይሰራል። በመሃል ሀገር የሚገኙ ወንድ ልጆች የበለጠ በዚህ ፕሮግራም ተቀባይነት አላቸው ናቸው። ምክንያቱም ሁኔታዎች አስቀድሞ ስለሚመቻቹላቸውና ከመሃል ሀገር ርቀው የሚገኙ አካባቢዎች ልጆች ላይም ትኩረት እየተደረገ አይደለም የሚል እንግዲህ የክነሴቱ ባካሄደው ጥናት ይሄ ሪፖርት ይፋ እንደሆነ የዲዮት አህሮኖት በዛሬ ዘገባው ተመልክቶታል። ጋዜጦች እንግዲህ ከሞላ ጎደል ያቀረቡት ርዕሰ ጉዳይ፣ ሌላው የዲዮት አህሮኖት ላይ የቀረበ ርዕሰ ጉዳይ ባጭሩ በታይላንድ በርካታ እስራኤላውያን ይገኛሉ። ያው ለጉብኝት ይሄዳሉ፣ ግን በሀገሪቱ ሁሉ ነገር ማድረግ የሚችሉ ይመስላችኋል? እስራኤላውያን እና በታይላንድ ያለው የእስራኤላውያን እንቅስቃሴ ተቃውሞ እየገጠመው ነው። እንደውም ተቃውሞ ሰልፉ ለሀገሪቱ ዜጎች ከበዓሉ ሮሽ ሃሻና በዓለ መግባቱ በፊት አስቀድመው አካሂደዋል ይላል። እዚህ ጋር ተያይዞ በባንኮክ በታይላንድ ዋና ከተማ የሚያገለግሉት የእስራኤል አምባሳደር የተሳሳተ መረጃ ይወጣል ከዚህ ርዕሰ ጉዳይ ጋር ተያይዞ፣ ነገር ግን በጣም ትክክለኛ የሆነ ችግር አለ፣ ግን ችግር ቢኖርም ፌክ ኒውስ የሚባለው ወይም የተሳሳተ መረጃ ይወጣል ማለታቸው በዘገባ አቅርቦታል የዲዮት አህሮኖት። ጋዜጦች በዛሬ እትማቸው ለአንባቢያን ካቀረባቸው ዋና ዋና ርዕሰ ጉዳዮች መካከል የመረጥናቸው ርዕሰ ጉዳዮች ይህን ይመስሉ ነበር። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ። አጭር የሙዚቃ እረፍት እናድርግ።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ቀደም ሲል በጋዜጦች የተመለከትነው ርዕሰ ጉዳይ የሁቲ አማጺ ቡድን በቀይ ባህር ባብል ማንዳፍ በተባለው የባህር ወሽመጥ እንግዲህ የንግድ መርከቦች የሚያልፉበት የባህር ወሽመጥ ነው። ይሄም የታወቀ ነው እንደ ሆርሙዝ የባህር ወሽመጥ ያን አካባቢ ባለፈው ሳምንት መጨረሻ ላይ እንደተቆጣጠረው ነው የሚገለጸው። ይሄን ጉዳይ እስራኤልን በቅርብ ርቀት ሁኔታውን እየተከታተለች እንደሆነ እስራኤል የባህር ኃይል እየተከታተለው እንደሆነ ያው ለጊዜው ግን በቅርብ እየተከታተለው እንጂ ከሚመለከቱ አካላት ጋርም ከአጋሮች ጋር ከአካባቢውም ከአሜሪካም ጋር ሆኖ የእስራኤል የሚመለከተው ክፍል እንግዲህ የባህር ኃይሏ የሁቲ አማጺ ቡድን እንቅስቃሴን እየተከታተለ ነው የሚል ርዕሰ ጉዳይ አቅርቧል። ለጊዜው ግን እስራኤል የወሰደችው እርምጃ የለም። እንግዲህ መረጃ ወጡት በእስራኤል የመከላከያ ሰራዊቱ አባል እንግዲህ ባለስልጣናት ከካን ሀዳሾች ወይም ከ11ኛው ቴሌቪዥን ጣቢያ ጋር ባደረጉት ውይይት እንደሆነ የሚገልጹ መረጃዎች እየወጡ ናቸው። ግን የሁቲ አማጺ ቡድንን እንቅስቃሴ ለመቆጣጠርና ለማስቆም ዓለም አቀፍ አካላት እንዲንቀሳቀስ ለማድረግም እንደዚሁ እየታሰበበት መሆኑን ምንጮች ጨምረው እየገለጹ ናቸው። በተለይ ደግሞ የሁቲ አማጺ ቡድን ከሳውዲ አረቢያ ጋር ያው በተለያየ ጊዜ ግጭት እንደፈጠረ ይታወቃል። በአጠቃላይ ግን ሳውዲ አረቢያ ብቻ ሳትሆን የአካባቢው ሀገራትም አሜሪካ የሁቲ አማጺ እንቅስቃሴን ዓለም አቀፍ አካላት እንዲቆጣጠሩት እንደሚያስቆሙት ጥረት እየተደረገ ነው። ከዚህ በፊት የተቋቋመ ዓለም አቀፍ አካላት አለ። ሳውዲ አረቢያ ናት በኃላፊነት ይህን ዓለም አቀፍ አካላት የምትቆጣጠረውና የምታንቀሳቅሰው። የሁቲ አማጺ ቡድን እንቅስቃሴ ለማንኛውም በዚህ ሁኔታ እንዲቆም ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው የሚል መረጃ እየወጣ ነው። ሌላው እንግዲህ በሀገራችን ጥቅምት 27 ቀን አጠቃላይ ብሔራዊ ምርጫ ይካሄዳል። እንደሚታወቀው ይህ ምርጫ ከመካሄዱ በፊት የተለያዩ የፖለቲካ ፓርቲዎች እንግዲህ ከህዝብ ላይ በሚወሰደው ቅድመ ግምገማ ወይም ጥናት የሚሰጣቸው የቁጥር አለ። ዛሬ ቢመረጥ ይህ ፓርቲ ይህን ያህል ቁጥር ያገኛል ይባላል። በየጊዜው በተለይ ካን ሀዳሾት ደግሞ 11ኛው ቴሌቪዥን ጣቢያ ይህን ጥናት በተከታታይ ያካሂዳል እና ትናንት እንግዲህ በወጣው መረጃ ትናንት በተካሄደው ጥናት ትናንት ዛሬ ምርጫ ቢካሄድ ያሻር የተባለው ጋዲ አይዘንኩት የሚመሩት ፓርቲ ነው እሱ እየመራ እንደሆነ ነው እንግዲህ አብዛኛ ቁጥር እሱ ያገኛል 24 አባላትን 24 መቀመጫዎችን በክኔሴቱ ያገኛል ይላል። የሊኩድ ፓርቲ ቀጥሎ ይጠራል ብዙ ጊዜ። አሁንም የሊኩድ ፓርቲ በተወሰነ መጠን ቀንሷል። ከዚህ በፊት ሲካሄድ በነበረው ጥናት የሚገኘው ቁጥር አንጻር አሁን የሊኩድ ፓርቲ ዛሬ ምርጫ ቢካሄድ በክኔሴቱ 20 መቀመጫዎችን ያገኛል ይላል። በናፍታሊ ቤኔት በቀድሞው ጠቅላይ ሚኒስትር ናፍታሊ ቤኔት የሚመራው ባያሃድ የተባለው ፓርቲ እንደሚታወቀው ከያኢር ላፒድ ፓርቲ ከሻቲድ ፓርቲ ጋር የተጣመረ ነው። በኃላፊነት እንግዲህ እየመሩት ያለው ናፍታሊ ቤኔት ናቸው። እሱ ይህ ፓርቲ ደግሞ ዛሬ ምርጫ ቢካሄድ 12 መቀመጫዎችን በክነሴት 12 መቀመጫዎችን ያገኛል ይላል። ህዝብ ላይ በተካሄደው ቅድመ ግምገማ ወይም ጥናት ኦፈር ቪንተር እሳቸው የሚመሩት ፓርቲም ከእንግዲህ ተጣምሮ ነው ከሌሎች ፓርቲዎች ጋር። ከዚህ በፊት የሚወጡ ዘገባዎች አንዳንዴ ምናልባት ወደ ክኔሴት የሚያስገባ በቂ ድምፅ አያገኝም፣ አሁዛ ሀሲማ እንግዲህ አያገኝም፣ ወደ ክኔሴት የሚገባ የሚያስገባ በቂ ድምፅ ላያገኙ ይችላሉ ይባል ነበር። አሁን ግን የሚያስገባ ድምፅ ያገኛሉ፣ እንዲሁም 4 መቀመጫዎችን ያገኛሉ ተብሎ እንደሚጠበቅ በተካሄደው ጥናት መሰረት እንግዲህ ሌሎች ፍላጋዎችም ደረጃ ተሰጧቸዋል። እንደ አቅም የቀነሱ አሉ፣ የተጠናከሩ አሉ። አይገቡም የሚባል የነበር ሊገቡ እንደሚችሉ ተገልጿል። ነገ ወዲያ በሚካሄደው ጥናት ደግሞ እንግዲህ የሚወጣው ቁጥርና መረጃ ሌላ ነው የሚሆነው። እንግዲህ ይሄን ይመስላል ፓርቲዎችን በተመለከተ የቀረበው
ጥናት ወይም ቅድመ ግምገማ ሌላው እንግዲህ ሀገራችን በትልቁ ያነጋገረ ያለው ፖለቲከኞችን የመከላከያ ሰራዊቱን ባለስልጣናት ይሄ ናዛ የተባለው የፊልም ጉዳይ ነው። አሁንም ይቀጥል ይመስላል። በየጊዜው አዳዲስ መረጃዎች ይወጣሉ። እነዚህ ሁለት እስራኤላውያን ይሄን ፊልም እንግዲህ ያዘጋጁት እስራኤላውያን ናቸው ሰሩት። በርግጥ በዝግጅቱ ሂደት በተለያየ ድጋፍ የሌላው ጫገር በተለየ ብሪታንያ እንዳገዘቻቸው ነው ድርጅት ብሪታንያ ድርጅት እንዳገዛቸው ነው የሚነገረው። በጣሊያን በተካሄደ የፊልም ፌስቲቫል ላይ ነው ቀርቦ የታየው። የአሁን በሚወጡ መረጃዎች እስራኤል ውጭ ጉዳይ ሚኒስትር ካንድ ወር በፊት አውቋል ይሄ ፊልም በፌስቲቫሉ ቀርቦ ሊታይ እንደሚችል ያውቅ ነበረ ነው የሚለው። እንግዲህ ምናልባት የፊልሙን ይዘት እንዴት እንደሆነ እንዳዩት እንዳላዩት አልተገለጸም። ፊልሙ ያው እንግዲህ እስራኤልን ባለም አቀፍ ደረጃ የሚያስጠላ ነው። በእስራኤል ላይ እንደሚታወቀው በተለያዩ ጊዜያት የተለያዩ ጥላቻዎች እነሳሉ። እስራኤልን በመክሰስ የእስራኤል መከላከያ ሰራዊት እንቅስቃሴ ህጋዊ እንዳልሆነና እስራኤል በተለይ በፍልስጤማውያን ላይ የዘር ማጥፋት ወንጀል ፈጽማለች የሚሉ አካላት በየጊዜው ይነሳሉና ልክ ከነሱ ጎን የሚቆም ነው ይላል እንግዲህ የመከላከያ ሰራዊቱ ጠቅላይ አዛዥ ኢታማዦር ሹም ኢያል ዛሚር። በተለይ ከመከላከያ ሰራዊቱ ባለስልጣናት ጋር ተገናኝቶ ባካሄዱት ንግግር የዚህ ፊልም አዘጋጆች ወይም ፊልሙ ልክ እስራኤልን ከሚጠሉ አካላት ሀገራት እና እንቅስቃሴዎች ጋር የሚቆም ነው፣ እነሱን የሚደግፍ ነው፣ ውሸት ነው። ደግሞ የፊልሙ አሰራር በውሸት ላይ የተመሰረተ እንዱ ዝም ብሎ በንጹሐን ደም ላይ የሚቀልድ ደም አፋሳሽ የሆነ ፊልም እንጂ ትክክለኛ መረጃ ይዞ ትክክለኛ መረጃን ተመስርቶ የተዘጋጀ እንዳልሆነ ነው እየተገለጸ ያለ። እነዚህ ሁለት ፊልም አዘጋጆች እስራኤል ዜጎች ዜግነታቸው ይሰረዝ የሚሉ አካላት አሉ ጥሪ የሚያቀርቡ። ያው ጥሪ እንዳቀረቡ ነው የተገለጸው። በዚህ ሁኔታ እርግጥ የተሰጠ ምላሽ የተካሄደ የቀጠለ እርምጃ የለም። ሁኔታውም በእርግጥ አሁን አጭር ጊዜ ነው። ሌላው የመከላከያ ሰራዊቱ ዋና አቃቢ ሕግ የፊልሙን ደራሲዎችና በፊልሙ የተሳተፉ አካላትን እንዲመረምር ምናልባት ከሕግ አንጻር እነሱን ለሕግ የማቆም ሁኔታ የሚቻል ከሆነ የሚቻልበትን መንገድ ካለ ሁኔታው የሚፈቅድ ከሆነ ሕግ የሚፈቅድ ከሆነ ለፍርድ እነሱን ለማቆም እንዲቻል ምርመራ እንዲያካሄድ ኢያል ዛሚር ኢታማዦር ሹሙ ትእዛዝ ሰጥተዋል። በሌላ በኩል ደግሞ ኢታማዦር ሹሙ ፊልሙን አላዩትም እንዲሁ ሲባል ነው እንጂ ስለ ፊልሙ የሚነገረውን ነገር ነው እንጂ ሰሙ ፊልሙን አላዩትም፣ ፊልሙን ሳያዩ ነው ተቃውሞ እያነሱ ያሉት የሚሉ አካላትም አሉ። በጣም አወዛጋቢ ነው። ለማንኛውም የዚህ ፊልም ጉዳይ እጅግ አወዛጋቢ ነው። አድማጮቻችን፣ ስርጭታችን ይቀጥላል። አጭር የሙዚቃ እረፍት እናድርግ።

ጠላም ይጠጣና ይደፋና ተለው ስጋም ይበላና ይወርቃና ጥንቱ እዳም ይከፈላን እየሰነበቱ የሰው ቀድሚያ የለውና

0: كسرى عالم. በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በሥራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
1: ጤናስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? በዛሬው ፕሮግራማችን ከሕግ ጠበቃ ሽሎሚት ቸኮል ጋር እንወያያለን። በዛሬው ውይይታችን የታዳጊ ልጆች ወይም ብሌኖር የሥራ ሕግን በሚመለከት ነው እንወያየው። የሕግ ጠበቃ ሽሎሚት ቸኮል ስልክ መስመራችን ላይ ናት፣ ወደሷ እናልፋለን። የሕግ ጠበቃ ሽሎሚት ጤናስጥልን እንደምን አለሽ?
2: ሰላም ጤናስጥልኝ።
1: በመጀመሪያ ሙያዊ ማብራሪያ ለመስጠት ፈቃደኛ ስለሆንሽ እናመሰግናለን። ሽሎሚት፣ እንግዲህ ካንቺ ጋር ምን ወያየው ለመጀመሪያ ጊዜ ነው። የሕግ ጠበቃ ሽሎሚት ቸኮል፣ እስኪ ራስሽን እንደው አድማጮች አስተዋውቂ። በዚህ ሙያ ስንት አመት ሰርተሻል? ስለ አንቺ ትንሽ ነገር ንገሪን እስቲ።
2: እሺ፣ ሽሎሚት ቸኮል ነኝ ስሜ። የሕግ ጠበቃ ነኝ። 5 አመት የምሰራው በሕግ ጠበቃ። እኔ ስራዬ ማድረገው ስራዬ በአምስት አመቴ ፕሮጀክት ቲኖይ ቢኖይ የሚባላለ በዚህ ምሰራለሁ። እንደገና ደግሞ በዲኒ አቦዳ በኦፍዲን ስኩዮት እንዲቀበሉ አረጋለሁኝ። 2 ነገሮች ነው የምሰራው በመስሪያ ቤቴ። መስሪያ ቤቴ አሽኬሎ ነው። በዚህ ነው የምሰራው። ዛሬ የምንነጋገረው በስኩዮት ኦፍዲን በኖር
1: በጣም ጥሩ እናመሰግናለን። እንግዲህ ያው ዛሬ የምንነጋገረው የታዳጊ ልጆችን የስራ ህግ በሚመለከት ነው። እንግዲህ ታዳጊ ልጆች ስንል እድሜያቸው ከ18 አመት በታች የሆኑትን ነው። እነዚህ ታዳጊ ልጆች ያው በስራ አለም ሲሰማሩ እነሱን የሚመለከተው የስራ ህግ የተለየ ነው። የታዳጊ ልጆች የስራ ህግ እንደው ከአዋቂ ሰዎች ከትልቅ ሰዎች የስራ ህግ በምን ይለያል?
2: ይለያልኝ ለምንድን ነው? ልጆች ናቸው። ለዚህ ህጉ ይጠብቃቸዋል እንዳይጎዱ በጉፍ በሁሉ ነገሮች። መቼም ልጆች ናቸው። ለዚህ ህጉ ይጠብቃቸዋል። እንዴት ነው የሚሰሩ ሰዓታቸው ሁሉ ነገር እንዲጠብቃቸው ነው። በጥሩ መንገድ እንዲመለሱ ለትምህርታቸው
1: በአካልም እንግዲህ በአእምሮም ገና ልጆች ናቸው ያልጠነከሩ ስለሆነ ነው ህጉ እንግዲህ ከለላ የሚያደርግላቸው ጥበቃ የሚያደርግላቸው።
2: ህጉ በአላቸው ሆክ ኖር ነው የሚባል። ሆኩ በህጉ መሰረት የነሱ የተለየ ነው። ለምንድን ነው? ጨቅላ ናቸው። ሰውነታቸው ገና አልፋፋ። እንደገና ደግሞ ትምህርት ነው አሉ። እንዳይጎዱ በኮፈሻ ገዶ እንዳይጎዱ ለዚህ ህጉ ይጠብቃቸዋል።
1: ልጆች ስለሆኑ
2: ልጆች ስለሆኑ አዚ ይጠብቃቸዋል። ምን አይነት ስራ ነው የሚሰሩ? በስንት ሰዓት ነው የሚሰሩ? ስንት ፈረንካ ነው የሚቀበሉ? ይሄ በሞላ ህጉ በመሰረት እንዲጠብቃቸው ነው እንዲጠብቃቸው። ለዚህ አሁን 2 ወር በኮፈሻ ገዶ ሁሉ ቁጠራ ውጭ ነው። ለዚህ 16 የሞላው 15 14 17 የሞላው ስራ ትንሽ ይፈልጋል በዚህ ሰዓት። ለዚህ አሁን እኛ እኔ የምለው በህጉ መሰረት ስንት ነው የሚከፈላቸው እንትን እንዳይጎዱ? አሁን 14 የሞላው መስራት ይችላል።
1: 14 ነው የሚጀምር። ይሄ አሁን ብሌኖር ስራ የሚጀምሩ ከ14 አመት ጀምሮ ነው።
2: አዎ ኦኬ። 13 የሞላው መስራት አይችልም። ስለዚህ እናት አባታችሁ እናት መጠበቅ አለ። 13 የሞላው ፈልግ መስራት አትችልም መስራት ማለት አለ። ለምንድን ነው እንደ አሁን እንደተጀመረው እንዴት ጉፋቸውን ትምህርታቸውን በጥሩ እንዲመለሱ
1: ሰውነታቸው እንዳይጎዳ
2: ለዚህ 14 ብቻ የሞላው መስራት ይቻላል። እንደገና ደግሞ መስራት ተፈለገ ኢሹ ወፍይ ማምጣት አለ። ወፍይ ምሽባ ሄዶ ወፍይ ለዲን ሄዶ ኢሹ ወፍይ ይችላል አይችልም ይሄን ማውጣት አለ። ያ 15 የሞላው መስራት ተፈለገ ያን ኢሹ ወፍይ ወስዶ ስራ ቦታ አደኝ የሱ ምን ሆነ ይሄን አቀርቦ መስራት ይችላል። እስከ አሁን ሳኻር ሚኒሙም ስንት ነው የሚከፈለው? ፈረንካዊ ሰዓት የሚከፈላቸው 14 የሞላቸው ልጆች 16 ዓመት 23 ሸኬል 79 አጎሮት
1: 23 ሸቄል ከ79 አጎሮት ከእድሜያቸው ከ14 እስከ 16 የሆኑ ልጆች ማለት ነው።
2: ልጆች ደግሞ 16 የሞላቸው 17 25 ሸኬል እስከ 49 አጎሮት ለሰዓት ደግሞ 17 የሞላቸው እስከ 8 የሞላቸው የሚከፈላቸው ለሰዓት 28 ሸኬል 21 አጎሮት ይሄ የነሱ ክፍያ ነው በሰዓታቸው። አስፋፍነት የሞላቸው እንደ ሁሉ ነው የሚቀበሉ ሳኻር ሚኒሙም
1: እንደ ትልቁ ሰዎች ማለት ነው። እንደ እድሜያቸው ደረጃ ይለያያል ክፍያውም አንድ አይነት አይደለም ማለት ነው። የሥራ ሰዓታቸው ስንት ሰዓት መስራት ይችላሉ? አንዳንድ የሥራ ቦታዎች ደግሞ ያው 3 ምሽመሬት 2 ምሽመሬት ያለባቸው አሉ። ጧትና ከሰዓት ወይም ደግሞ የሌሊት ሥራ ምሽመሬት ያላቸው የሌሊት ፈረቃ ስራ ያላቸው መስሪያ ቤቶች የስራ ቦታዎች አሉና እንደው እንደዚህ ታዳጊ ልጆች ታዳጊ ወጣቶች እንዴት ነው የሚሰሩት? የስራ ሰዓታቸውስ እንዴት ነው?
2: እሺ እነሱ ጨቆች የሚሰሩት 8 ሰዓት ነው። በ8 ሰዓት የበለጠ ትንሽ 9 ሰዓት ይሰራሉ፣ ግን በሳምንት 40 ሰዓት መሙላት አለባቸው። ድጉማ አሁን 8 ሰዓት 5 ቀነሰው 40 ሰዓት ይሞላል በሳምንት። ግን አሁን 9 ሰዓት ቢሰሩ 10 ነው። ለዚህ 8 ሰዓት በቀኑ ጨርሰው እቤታቸው መሄድ 5 ቀን በሳምንት 40 ሰዓት ይወጣልኝ። ይሄ የነሱ ነው። ሻወር መስፈት የላቸውም ማለት 10 ሰዓት 11 ሰዓት አይሰሩም። 10 እንደገና ደግሞ ሰዓታቸው 16 የሞላው ሰዓት 18 በሌሊቱ መስራት አይቻልም። በሌሊቱ ማለት
1: ታዲያ እስከ ስንት ሰዓት መስራት የሚችሉ?
2: እስከ ባቦኪያ መስራት አይቻልም። ነገር ጀምረው በስንት ሰዓት ባቦኪያ ጀምረው ሰዓት ሰዓት ወይም ስንት ሰዓት 10 ሰዓት ባቦኪያ ጀምሩ ስንት ሰዓት ስሚሞላ ይችላሉ፣ ግን በሌሊቱ መስራት አይቻልም። ሌሊት እንዲህ ነው የሚባል በሌሊቱ 10 ሰዓት በላይላ ጀምሮ እስከ 8 ሰዓት ባቦኪያ ይሄ 10 ለልጆች መስራት
1: አይፈቀድም። ክልክል ነው፣ ህጉ አይፈቅድም። አዎ ጥሩ። እንግዲህ ያው በቀን 8 ሰዓት ነው የሚሰሩ። ይህ ሌሊት ፈረቃ ያለበት ስራ ከሆነ አይሰሩም። ሌሊት የሚባለው ሌሊት 10 ሰዓት ጀምሮ እስከ ጧቱ 8 ሰዓት ድረስ ያለው ነው። በዚህ አይሰሩም ነው ያልሽን፣ ህጉ አይፈቅድም፣ ይከለክላል። ታዳጊ ልጆች በተለይ በረፍት ጊዜ እንዳልሹ ስራ ይሰራሉ። ብዙ ቦታዎች ያው በስራ ቦታዎች ይሰማራሉ ለስራ። እንግዲህ ስራ ቦታዎች ስንል የተለያየ ስራ አይነት አለ። የጉልበት ስራ የሚሰራባቸው ቦታዎች ሊኖሩ ይችላሉ። እና እንደሆነ ታዳጊ ልጆች የሚሰሩት ስራስ የተለየ ነው ወይ? አሁን እንደው ቃ የማንሳት የመጣል ከባድ ጉልበትን የሚጠይቅ ስራ ላይ ሲሰማራሉ ወይ?
2: አይደለም አሁን እንደጀመር ነው ይጠብቃቸዋል ስንል እንዳልነው ስራ የተለየ ስራ አለ። ከባድ ስራ እንትን የሚላቸው የሚከብዳቸው እና ጉፋቸውን ጋባቸው ወይ እጃቸው ወይ እግራቸው ያሰማቸው ይሄ ክልክል ነው። በዚህ መስራት አይችሉም። በቃ ቀላሉት ስራ የሚሰሩ ልጆች
1: የጉልበት ስራም አይፈቅድላቸውም ከባድ ስራ ማለት ነው። በጣም ጥሩ። ቅድም እንዳልሽው የሕክምና ማስረጃ ያስፈልጋቸዋል ስራ ለመቀጠር። የሐኪማው የቤተሰብ ሐኪማቸው የሚሰጣቸው ይሹር አለ ለስራ ማስረጃ። እንደው ከዚህ ጋር ተያይዞ ሌላ ነገር ሲያስፈልጋቸዋል የወላጅ ፈቃድ፣ ወላጅ ወይ አብሮ ሆዶ ቶፌስ ፎርም የሚሞላ የሚፈረም ካለ ተከትሎ ወላጅ አብሯቸው ሂዶ የሚጨርሰው ነገር ይኖራል?
2: የለም፣ ግን ተወዳዘውት ያስፈልጋቸዋል። ቴዎዳዜዎት አሁን 15 አላወጣ እንደሆነ አዝሶ የእናት አባቱን ቴዎዳዜዎት ያስፈልገዋል። ቴዎዳዜዎት ግን ያስፈልገዋል እንጂ እናት አባት አብሮ ወይም ፈርማ ምናምን አያስፈልግም።
1: ቴዎዳዜዎት ብቻ አይተው ይቀጥሯቸዋል፣ ይቀበሏቸዋል። የህክምና መረጃ ብቻ ነው የሚያስፈልግ? በመረጃ ደረጃ ሌላ ነገር አያስፈልግም?
2: አያስፈልግም።
1: እንግዲህ ያው የታዳጊ ልጆች ወይም ብኔ ኗር የስራ ህግ ከመደበኛው የስራ ህግ የተለየ እንደሆነ ያው ህጉ ሚለውን አስረድተሽናል። የህግ ጠበቃ ሽሎሚት፣ ያው በዚህ ዙሪያ ወጣቶችን ለመጠበቅ ሲባል በአካል ጉዳት እንዳይደርስባቸው ለትምህርታቸውም ያው ጤንነታቸው ተጠብቆ ወደ ትምህርት እንዲመለሱ ከባድ ስራ እንደማይሰሩ ነው የነገርሽን። ህጉ ጥበቃ ያደርግላቸዋል ጉዳት እንዳይደርስባቸው። በዚህ ዙሪያ የምትጨምሪው ነገር ካለ ያላነሳናቸው ነገሮች?
2: ዋናውን ብግ ያለሁኝ የሚያስፈልገውን ነገር እናት አባት እንዲያውቅ ይሄን ሰምቶ ልጅ እንዳላቸው መጠየቅ፣ ስንት ነው የሚከፍሏቸው፣ ምን አይነት ስራ ነው የምትሰሩ፣ ይሄ በሙላ እናት አባት ልጅ ይጠብቃልኝ። በዚህ አይነት ይህን ሲያውቅ አዘ ዛሬ ሲመለሱ ልጆች የሚሰራ እንዳለ ምንድን ነው የምትሰራው፣ ከባድ ነው ከባድ አይደለም፣ ስንት ነው የሚከፍሉ፣ በስ ሰዓት ነው የምትመለስ፣ ስንት ሰዓት ነው የምትሰራ፣ ይሄ በሙላ የእናት አባት ፈንታ ነው ስላለሁኝ
1: ወላጅ ያው መከታተል መጠየቅ አለበት።
2: ያው
1: በጣም ጥሩ። እንግዲህ ያው የታዳጊ ወጣቶችን የስራ ህግ ያው በአጠቃላይ አጠር አድርገን ተመልክተነዋል። የህግ ጠበቃ ሽሎሚት ቸኮል ስለሰጠሽን ሰፊ ሙያዊ ማብራሪያ በጣም እናመሰግናለን።
2: አመሰግናለሁ።
1: የተከበራችሁ አድማጮቻችን፣ የዛሬው ዝግጅታችን ይህን ይመስል ነበር። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። ወርቅነሽ እሸቴ ነኝ። የተከበራችሁ አድማጮቻችን ስርጭታችን እየተጠናቀቀ ነው። አሁን ያቀረብነው ፕሮግራም በድጋሚ የቀረበ ነው። በድጋሚ የቀረበ መሆኑን ማሳሰብ እንወዳለን። አድማጮቻችን፣ ሌላው ባሳለፍነው ሌሊት በአሜሪካ በሎስ አንጀለስ የሃሚ የተባለው 75ኛው የሽልማት ስነስርዓት ተካሂዷል። በዚህ ሽልማት ስነስርዓት የፊልሞች ውድድር እንግዲህ ነው የፈጠራ ስራዎች ውድድር የሚቀርብበት የሽልማት ስነስርዓት ነው። ሚፍራጽ ሃልማኖት የተባለው ፊልም ትልቁን ሽልማት በመጀመሪያ እንዳገኘ ተገልጿል። ሌሎች ስራዎችም በየደረጃው ተሸልመዋል፣ ግን የመጀመሪያው ተሸላሚ ይህ ፊልም እንደሆነ ተገልጿል። በቀኑ ስርጭታችን እንዳስፈላጊነቱ እንግዲህ እንመለከተዋለን ይህን ፊልም ሽልማት ስነ ስርዓት። እንግዲህ ስርጭታችን እየተጠናቀቀ ነው። የተከበራችሁ አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ቀን 1 ሰዓት ላይ እንደገና እንገናኛለን። ለቴክኒክ ባለሙያው ለሮኔ እንዳህን ምስጋና ይድረሰው፣ እንዲሁም ለባልደረባዬ ላይቸው ባዬ ምስጋና ይድረሰው። መልካም ቀን ይሆንላችሁ አድማጮቻችን። ወርቅነሽ እሸቴ ነኝ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ? የለተ ማክሰኞ የከሰዓት ባለው ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ዛሬ ለቱ እንደ ኢብራን ዘመን አቆጣጥር የምሽልሽ ዳሌት በትሽሬ ታፍችን ፔ ዛይን ሲዮን እንደ አውሮፓያን ዘመን አቆጣጥር ሴፕቴምበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጥር ደግሞ መስከረም 5 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒ እንዳህን ሲሆን ስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴ፣ ሻየው ደጉና ሰጠኝ ዘመነነን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ፣ ሳምንታዊ የትምህርት ፕሮግራምና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እየጋበዝን ወደ ሰዓቱ ዜና እናልፋለን። በወርቅነሽ ሸቴ ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ እስራኤላውያን በጣሊያን በተዘጋጀ ፌስቲቫል ያቀረቡት ናዛ የተባለው ፊልም ዙሪያ የሚነሳው ውዝግብ እንደቀጠለ ነው። በእስራኤልና በሊባኖስ መካከል ሊካሄድ የነበረው ቀጣይ ውይይት እንዲዘገይ ተደረገ ተባለ። የተፈጥሮ ሀብት ጥበቃና እንክብካቤ ባለስልጣን መስሪያ ቤት በቴል አቪቭ ሆፍ ኢየሩሻላይም ተብሎ በሚጠራው የባህር ዳርቻ ወደ የብስ ስለወጣ ዶልፊን መረጃ እንዲሰጥ ህዝቡን እርዳታ ጠየቀ ተባለ። ዓለም አቀፉ የኒውክሌር ጦር መሳሪያ ተቆጣጣሪ ተቋም እስከ 2060 ዓመተ ምህረት ድረስ ከኒውክሌር ኃይል የሚመነጨው የኤሌክትሪክ መጠን በሶስት እጥፍ እንደሚያድግ ግምቱን ይፋ ባደረገው ሪፖርት ገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በእስራኤልና በሊባኖስ መካከል ሊካሄድ የነበረው ቀጣይ ውይይት እንዲዘገይ ተደረገ ተባለ። በሁለቱ ሀገራት መካከል በዚህ ወቅት ሊካሄድ የነበረው ድርድር እንዲዘገይ የተደረገው ከሊባኖስ በቀረበ ጥያቄ መሰረት ሲሆን፣ ምክንያቱም የእስራኤል መከላከያ ሰራዊት በረኬስ አሌታሃር አካባቢ የሚያደርገው እንቅስቃሴ እንደሆነ ምንጮች ገልጸዋል። ከዚህ ጋር ተያይዞ በአሜሪካ የሚያገለግሉት የእስራኤልና የሊባኖስ አምባሳደሮች በዚህ ሳምንት በዋሽንግተን በውጭ ጉዳይ ቢሮ ተገናኝተው እንደሚወያዩ እቅድ የተያዘ መሆኑን ከደረሰን ዘገባ መረዳት ችለናል። የእስራኤል መከላከያ ሰራዊት 55ኛው ብርጌድ አባላት በደቡብ ሊባኖስ የሂዝቡላ ይዞታን አግኝተው ማውደማቸውን አስታወቁ። በቦታው ወደ እስራኤል አቅጣጫ ተነጣጥረው የተጫኑ 32 ሮኬቶች የተጠመዱበት ማስወንጨፊያ የወደመ ሲሆን የተኩስ አቁም ስምምነቱ ተግባራዊ ከመሆኑ በፊት በቦታው የነበረ ነው ተብሏል። የተኩስ አቁም ስምምነቱ እንደተጠበቀ ሆኖ ጎን ለጎን የእስራኤል ዜጎችና የመከላከያ ኃይሏ ላይ ጥቃት ለማድረስ የሂዝቦላ ድርጅት የሚያደርገውን እንቅስቃሴ ለማስቆም መከላከያ ሰራዊቱ ስራውን የሚቀጥል መሆኑን አስታውቋል። ናዛ የተባለው እስራኤላውያን በጣሊያን በተዘጋጀ ፌስቲቫል ያቀረቡት ፊልም ተከትሎ የተነሳው ውዝግብ እንደቀጠለ መሆኑ ተገለጸ። የቀድሞ የመከላከያ ሰራዊት ቃል አቀባይ ተጠባባቂ ሜጀር ጄኔራል ሞቲ አልሞዝ ፊልሙ በመገናኛ ብዙሃን ከፍተኛ ትኩረት እንዲስብ በማድረግ ሁኔታ ዓላማው እንደተሳካለት ገልጸው በፊልሙ ተሳታፊዎች ላይ የወንጀል ክስ የመመስረት እድል መኖሩን እንዲመረምሩ ለሚመለከታቸው አካላት ጥሪ አቅርበዋል። ሐሳብን በነጻነት የመግለጽ መብት ማለት ውሸትን በነጻነት የማቀናበር መብት ማለት እንዳልሆነ የገለጹት ሞቲ ይህ ዜጎች ወደ ጦር ሜዳ ገብተው የሚገደሉበት አዲስ የጦር መሳሪያ ስልት ነው። እኛም ይህ ርዕስ መነጋገሪያ እንዲሆን እንፈልጋለን። ለምሳሌም አርብ ዕለት ዋና መነጋገሪያ ሆኖ እንዲሆን ተፈልጎ ከሆነ እስከ ዛሬ ከሰነበተ በቂ ነው። አሁን ላይ ግን ቆም ብለን በማሰብ ዛሬ ሌላ ርዕስ አንስተን መወያየት ይገባናል። ምንም ነዳጅ በሌለው በዚህ ሞተር ላይ መቃጠል አንፈልግም በማለት ሐሳቡን ማስቆም እንደሚያስፈልግ በካን ረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅ ገልጸዋል። የተፈጥሮ ሀብት ጥበቃና እንክብካቤ ባለስልጣን መስሪያ ቤት በቴል አቪቭ ሆፍ ኢየሩሻላይም ተብሎ በሚጠራው የባህር ዳርቻ አካባቢ ወደ የብስ ስለወጣ ዶልፊን መረጃ እንዲሰጥ ህዝቡን ጠየቀ ተባለ። ዜጎች ዶልፊኑን አግኝተው ወደ ባህር ሊመልሱት ቢችሉም ጉዳት ስለደረሰበትና ስለቆሰለ የሕክምና እርዳታ ስለሚያስፈልገው ስጋት ያለበት መሆኑን

0: ገት በዋነኛነት በመካከለኛውና በምስራቅ እስያ እንደሚሰራበት አስታውቀዋል። ራፋኤል ግሩሲ በተጨማሪ እንዳሉትም በአሁኑ ወቅት በዓለም ላይ አገልግሎት እየሰጡ ከሚገኙ የኃይል ምንጭ ኒውክለር መካከል 2/3 የሚሆኑት ከ30 ዓመታት በላይ አገልግሎት እየሰጡ እንደሆነና ተቋሙ የነባር ኃይል አመንጮችን የአገልግሎት ዘመን ለማራዘምና የኃይል ምርት እንዳይቀንስ ለማድረግ በፍጥነት አስፈላጊ ስራዎችን መስራት እንዳለበት በሪፖርቱ ገልጸዋል። በየመን የሚገኘው የሁቲ አማጺ ቡድንን ለመዋጋት የሚደረገው እንቅስቃሴ እንደቀጠለ ነው። ሳውዲ አረቢያ በመቶዎች የሚቆጠሩ ጽንፈኛ ተዋጊዎችን ከሶሪያ ውጊያ ወደ ሚካሄድበት ግንባር የመን ማስተላለፋን የሁቲ አማጺ ቡድን ምንጮች ገልጸዋል። አልአኽባር የተባለው የሊባኖስ ጋዜጣ የሁቲ ባለስልጣናትን ምንጭ አድርጎ እንደዘገበው ሳውዲ አረቢያ የሁቲን አስተዳደር ለመጣል ባላት እቅድ መሰረት ሶሪያውያን አንጣጥሮ ተኳሾችን በግዛቷ ማሰልጠኗን ገልጿል። በተጨማሪም ቱርክ ተጨማሪ የሶሪያ ተዋጊዎችን ወደ ግንባሩ ጦርነት ወደሚካሄድበት አካባቢ ማስተላለፏ በዘገባው ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ05 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ51 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬና ነገ የሙቀቱ መጠን ተመሳሳይ ሆኖ የሚቀጥል ሲሆን ሐሙስ ቀዝቀዝ እንደሚልና አርብ በሰሜን እስራኤልና በባህር ዳርቻዎች አካባቢ ቀላል ዝናብ ይኖራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በቴል አቪቭ 32፣ በሃይፋ 31፣ በቤርሸባ 35፣ በኢላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
1: ወርቅነሽ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ ላይ ነው ያለነው። ወቅታዊ ዘገባ እናቀርባለን። ሻያው ደጉ
1: ተናስተልን
0: እንደምን አላችሁ? ለነገሩ አዲስ አመት ተገባ ብርና አልተገናኘንም። ምን ወደ ስራ ብንመጣ
2: መሰለኝ ሶስታችን ስንሰራ
0: አንድ ላይ ስንሰራው ሻናቶባ እንኳን አደረሰን።
1: እሺ እንግዲህ መስከረም ባለፈው መስከረም አርብ ዕለት መስከረም አንድ ቀን በሀገረ ኢትዮጵያ አዲስ ዘመን መለወጫ ነበረ። ቀጥሎ ደግሞ ከአርብ ምሽት ዋዜማው በሮሻሻና በእብራውያን የአዲስ ዘመን መለወጫ አመት ባል ተሆነና ቅዳሜ ሰንበትና እሁድ ለሁለት ቀን በቀጣይነት የአዲስ መለወጫ መሸጋገሪያ አዲስ ዘመን ተሸጋገር እንኳን አደረሰን እንቁጣጣሽ ተባበል በግል በሞባይል አቀማካኝነት አወተሯውጠናል። ግን በዚህ በሰፊው አድማጮቻችን ባልደረቦቻችን ስንለዋወጥ ደስ ይላል አይደል?
0: ደስ ይላል። ቆንጆ ነው። አዎ በጣም
2: መልካም አዲስ አመት ልትሻ።
0: አሜን። መልካም አዲስ አመት።
2: አሁንም በዓላት እየቀረቡ ነው። እንግዲህ መልካም በዓል።
0: በእኛማ በሽበሽ ነው። አሁን ይም ክፑራ ለዛ በኋላ ሱኮት ያለ ይቀጥላል። አዎ ጥሩ። እንግዲህ ወደ ወቅታዊ ዘገባ ስንመለስ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ እና በጋዛ ሰርጥም ጭምር እንቅስቃሴ ያካሄዳል፣ እርምጃዎችን ይወስዳል እንዳስፈላጊነቱ። ግን አንዳንድ የሚወስዳቸው እርምጃዎች መቼም በእስራኤል ላይ ትችት እያስነሳል። በሊባኖስ በኩል መገናኛ አውታሮች በየጊዜው የተጋነነ ነው፣ የሰው ሕይወት አለፈ እያሉ መረጃ ያወጣሉ። ሻያው እንዴት ነው ያለው ሁኔታ? ምን ይመስላል?
1: በደቡብ ሊባኖስ ሂዝቦላ ሽብር ፈጣሪ ድርጅት የጦር መሳሪያውን ካልፈታ በስተቀርና በሰሜኑ እስራኤል የነዋሪዎች ደህንነታቸው ሰላም ካልሰፈነ በስተቀር ሰላም የለም። ስለዚህ የመከላከያ ሰራዊታችን ኃይሉን አጠናክሮ አዎ በደቡብ ሊባኖስ አካባቢ የደህንነት ቀጠና በመቆጣጠር ነቅቶ በመጠበቅ ላይ ይገኛልና ከዚህ ጋር በተያያዘ ወደ አሁኑ የደረሰን መረጃ ከደቡብ ሊባኖስ የመከላከያ ሰራዊት የእስራኤል መከላከያ ሰራዊት ሂዝቦላ ወደ እስራኤል አቅጣጫ ሮኬት የሚወነጭፋቸው መሳሪያዎችን ድባቅ አደረገ፣ ደበደበ። ይህ የወሰደው እርምጃ ፈርጠም ያለ እንደመሆኑ ነውና የመከላከያ ሰራዊቱ በጣም ኃይሉን ተጠናክሮ በእንቅስቃሴ ላይ ይገኛልና ምንም ቢሆን የደህንነትን የሰሜኑ ክፍለ ሀገር ደህንነት ለማስከበር በሚያደርገው እንቅስቃሴ በሊባኖስ አካባቢ በተለይ ሂዝቦላ የሚንቀሳቀስባቸው ገጠር መንደሮችና ከተማዎች አካባቢ እየተከታተለ የማጥቃት እርምጃ ይወስዳል። ግን እስራኤል ተቋሚ ኃይሎች እስራኤል ወታደራዊ ኃይሏ ሰላማዊ ዜጎች ጦር መሳሪያ ያልታጠቁ ሕጻናት ሴቶችን እየገደለች ነው እያሉ ሁልጊዜም እስራኤልን ነው የሚወነጅሏትና ያሙኔ ደህንነቷን ከጥቃት መከላከል ግድ ይላልና አሁን ከዚህ ጋር ከሰሜኑ ቆይታ በኋላ በደቡብ ሊባኖስ በደቡብ አቅጣጫ በአዛ ቀበሌ ደግሞ የመከላከያ ሰራዊታችን በጣም እየተከታተለ የሽብር ፈጣሪዎች የሐማስ ቀንዶችን እየደመሰሰ ነው ያለና አሁን በሰሜን አዛ አካባቢ አንድ ከፍተኛ የጦር መኮንን አስወግዷል።
0: የሐማስ የአሸባሪው ድርጅት የሐማስ ተዋጊ።
1: አዎ
0: ጥሩ ሰጠኝ። እንደው እዚህ ጋር ተያይዞ በተለይ ሊባኖስ እና እስራኤል ስምምነት ላይ ለመድረስ ድርድር እያካሄዱ ነው። በተከታታይ ጊዜያት ተገናኝተዋል፣ ግን ደግሞ አስቸጋሪ እንደሆነም እያየን ነው። ሊባኖስ ሰሞኑን ተገናኝተው ሊወያዩ የነበረውን እንግዲህ ውይይት የጊዜ ሰሌዳ እንዲራዘም መጠየቋን እየሰማን ነው። ይህ ነገር እንዴት ነው? ዞሮ ዞሮ ሊባኖስ እና ሂዝቦላ እንደው በመካከላቸው ምን ይፈጠር ይሆን?
2: አዎ እንግዲህ ይህ ለዚህ ምክንያት የሆነው የእስራኤል ጦር በአካባቢው የሚያደርገው እንቅስቃሴ ነው። በተለይ ረኼስ አሊ ታሂር የተባለው አካባቢ እንግዲህ የሂዝቦላ ድርጅት ዋና መናኸሪያ እንደነበረ 2 ኪሎ ሜትር የሚደርስ ዋሻ እንደነበረው እዛ አካባቢ የጦር ማዘዣ ድሮኖች፣ የጦር መሳሪያዎች ስለተገኙና እስራኤል ጦር ስላወደመውና አካባቢውም በእስራኤል ቁጥጥር ስር ይቆያል ጊዜው ብላ አሜሪካ ለሊባኖስ ስላስታወቀች በዚህ ምክንያት ነው ሊባኖስ ከእስራኤል ጋር የምታደርገውን ድርድር ለሌላ ጊዜ ያራዘመችው የሚሉ ዘገባዎች ወጥተዋልና በአጠቃላይ ሁኔታ የሂዝቦላ ድርጅት በደቡብ ሊባኖስ የሚያደርገው እንቅስቃሴ እስካልቆመ ድረስ አሁንም በዜናም የተመለከትሽው ሻያውም ያነሳው 32 ሮኬቶችን ያነጣጠረ ወደ እስራኤል ማስወንጨፊያውን እስከ ሮኬት ድረስ መገኘቱና ያንን ማውደሙ የሚያሳየው ምንድነው? የዝበላ ድርጅት አሁንም አቅም ያለው መሆኑን ሌሎች ነገሮች ይኖሩታል። እስራኤል መከላከያ ሰራዊት የደቡብ ሊባኖስን አካባቢ አንዳንድ ቦታዎችን ተቆጣጠረ እንጂ ሌሎችን አካባቢዎች ስላልተቆጣጠረ የዝበላ ድርጅት አሁንም አቅም ያለው መሆኑን የጦር መሳሪያ ይዞታው ከፍተኛ መሆኑን የሚያሳይ ስለሆነ በዚህ ምክንያት ነው ይባላል። እንግዲህ የእስራኤል መከላከያ ሰራዊት አሁንም ያንን የጦር ቀጠናውን ያስከበረ ደህንነቱን የእስራኤል ዜጎች ደህንነት ማስከበር መቻል ካልቻለ እንደው ይዝበላ ሳያምን ይዝበላ በእስራኤልና ሊባኖስ ድርድር እኔም ተሳታፊ ነኝ ጥሩ ነው ቀጥሉበት ሳይል ብዙ ውጤት ያመጣል ብዬ አላስብም። ይዝበላንና ሐማስን እስራኤል ማመን አለባት ብዬ አላስብም። ከሊባኖስ መንግስት ጋር በመደራደር ደህንነቱን የሊባኖስ ወታደሮች ያስጠብቁልናል ብላ ተተወች እስራኤል አደጋው ከፍተኛ ነው የሚል እምነት ነው ያለኝ።
0: አስቸጋሪ ነው። እንደው ወደ ሀገራችን ደግሞ ወደ ሀገር ውስጥ ጉዳይ ስንመጣ ናዛ የተባለ ፊልም በእርግጥ ውጭ ሀገር ነው የታየው፣ በጣሊያን ሀገር በተዘጋጀ የፊልም ፌስቲቫል። ይሄ ፊልም እንግዲህ እንደሚታወቀው እስራኤልን በዓለም አቀፍ ደረጃ የሚያስወግዝ የእስራኤልን መከላከያ ሰራዊት ህጋዊነት ላይ ብዙ ጥያቄዎችን የሚያስነሳ ሆኖ ተገኝቷል። ከባድ ተቃውሞ እየገጠመው ነው። ብዙ ትችቶች በየቦታው እየተነሱ ነው። እንደው ወዴት ያመራ ይሆን? ሰጠኝ።
2: አዎ እንግዲህ መከላከያ ሰራዊቱ ምናልባት በህግ አንጻር የፊልሙን አዘጋጆችና ያለውን ሁኔታ ለማቅረብ ህግ ፊት እያሰበበት እንደሆነ ይነገራል። ትልቁ ችግሩ ምንድን ነው? አሁን የእስራኤልን የጦር መኮንኖችና የመረጃ ድርጅት አባላትን 24 የሚሆኑትን በመጠየቅ ነው የተሰራ ይህ ፊልም እና የእስራኤል መከላከያ ሰራዊት ሆን ብሎ አቅዶ የፍልስጤማውያንን በተለይ በጋዛ ሰርጥ ይገድላል የሚል ነው ትልቁ እንትን። ይሄ ደግሞ እስራኤልን ለሚጠሉ ለሽብርተኛ አካላት ድጋፍ የሚሰጥ ነው። የበለጠ በእስራኤላውያን እጅ የተሰራ ፊልም የእኛ ወታደሮች የእኛ ጦር እንደዚህ ነው የሚያደርግ ብሎ ማቅረብ በፊልም ዘንድ የበለጠ እስራኤልን የሚያስወቅስ ስለሆነ እርምጃ መወሰድ አለበት የሚሉ ብዙ አካላት አሉ። ብዙ ፖለቲከኞች የዚህን የፊልሙን ሁኔታ አውግዘዋል። የፊልም አዘጋጆች ደግሞ እውነታውን ተረዱልን፣ እንደውም በእስራኤል እንዲታይ ሁሉ ፍቀዱልን ያሉበት ሁኔታ አለ እና በጣም አከራካሪ የሆነ ነው። የእስራኤል ወታደሮች ይገድላሉ፣ ጥፋት ያጠፋሉ ብለሽ መረጃ እንደ መስጠት ነው ለጠላት ነው የሚሉና ይሄ ደግሞ ጸረ እስራኤል እንቅስቃሴ ለሚያደርጉ አካላት ድጋፍ የሚሰጥ ነው ብለው ነው እየተቃወሙ ያሉ። የእኛ ሀሳብ ከእነሱ ከሚቃወሙት ጎንንን ማለት ይቻላል። ምክንያቱም ምንም እንኳ በጦርነት ውስጥ የእያንዳንዱ ሀገር መከላከያ ሰራዊት ችግሮችን የሚፈጥርበት ሁኔታ አልፎ አልፎ ቢኖርም ግን በእስራኤላውያን እጅ የተሰራ ፊልም ለውጭ ሀገር ቀርቦ የእኛ ወታደሮች እንደዚህ ያደርጋሉ ብሎ ለፊልም አዘጋጆች ምናልባት ሽልማት ስለተቀበሉ ጥሩ ይሆናል። በሌላ በኩል ግን ለሀገሪቱም ለጦሩም የሚያደርሰው ጉዳት ከፍተኛ ስለሆነ ነው ተቃውሞ የቀጠለና ገና ብዙ አከራካሪ ሆኖ ይቀጥላል። ደግሞም መርሳት የሌለብን ወቅቱ የምርጫ ወቅት ስለሆነ ይህንም ፖለቲከኞች የሚጠቀሙበት ሁኔታ አለ።
0: በዚህ
1: አየር ተጨማሪ ሲገኝ በጣም ጥሩ ነው እና ይሄ ጉዳይ በትናንት በቀኑ ስርጭት ከሰጠኝ ጋር ባቀረብነው ወቅታዊ ዘገባ ስለዚህ አከራካሪ ፊልም አዲስ ፊልም በተመለከተ ከስተት በከፊል ስተትም ሊሆን ይችላል እኔ ያልኩተኝ ይህ ፊልም በተላቪቭ ለእይታ ሲኒማ ቤት እንደታየ ብዬ ነበረ። ስተት ትክክል አይደለም ግን በተላቪቭ በከፊል የተቀረጸ ነው። እንግዲህ ይሄ ነው ትንሽ እንግዲህ ፊልሙ አዲስ ፊልም የተቀረጸው የተዘጋጀው አዲስ ፊልም ደግሞ በሃይፋ በተላቪቭ ከተማ ኖድ ናቸው ፊልም ስለሆነ ከሚል አንጻር ስለሆነ ግን ያው በዓለም አከራካሪነቱ ገና በግልጽ በፊልም ቤት በሲኒማ ቤቶች ላይ በይፋ እየታየ አይደለም ግን በከፊል ፊልሙ ይዘቱ በጣም ጎጂ የእስራኤል መከላከያ ሰራዊትም በሚያደርገው እንቅስቃሴ ደግሞ በንጹሃን ዜጎች ላይ ጦሩን የማጥቃት እርምጃ ነጻጸረ ነው። በንጹሃን ዜጎችም ላይ ብቻ ሳይሆን ደግሞ በንብረት ላይ ጉዳት እያስከተለ ነው በሚል በተለይ የእስራኤል ተቃዋሚ ኃይሎች በዚህ ፊልም ጋር እየተቃወሙ ናቸው። በእስራኤል ህዝብ መካከል ደግሞ የሐሳብ ልዩነት ነው ያለው በዚህ ላይ።
2: ብዙ እንደም ይቃወም ነው ብዙ
1: በብዙ ፊልሙን ይቃወማሉ። ኦክቶበር 7 3 አመት በፊት እኮ ያ የደረሰው የሽብር ጥቃት ለዘመናት የማይረሳ ነገር ነው የተፈጸመው በእስራኤል ዜጎችና
0: እኛ በርግጠኔ ፊልሙ አልታየም እዚህ የማየት እድሉ ገና አልገጠመንም። ግን ስለ ጥቅምት 7ቱ ጥቃት ሳይሆን እስራኤል መከላከያ ሰራዊት ወስደው እርምጃ ህጋዊ እንዳልሆነ ነው ፊልሙ በዚህ ዙሪያ የሚያጠነጥር እንደሆነ ነው
1: የሰማነው። ዛም ጋር ዞረን
0: ስለ ጥቅምት 7ቱ ጥቃት እንደማያወራ ነው ፊልሙ።
1: ብቻ አይሆንም በቀጥታም ሆነ በተዘዋዋሪ መንገድ የእስራኤል ከጦርነቱ በኋላ በጣም ከፋ ወታደራዊ እርምጃ ነው የወሰደው የእስራኤል መከላከያ ሰራዊት በዛ ቀበሌ ላይ። ከዛ ጋር ተከትሎ ከዛ ጀምሮ ነው እንደሚባለው ከዛ ቀደም ጀምሮ የተሰራ ፊልም ብዙ ጊዜ የወሰደ ፊልም በመከላከያ ሰራዊታችን የሚያገለግሉ ከፍተኛ መኮንኖች ጀኔራሎችም ሁሉ የተሳተፉበት ስማቸው ሳይገለጽ
0: እኮ በውሸት የተቀነባበረ ነው የሚሉበት ምክንያትም እሱ ነው። በይፋ ፊት ለፊት ዘጋቢ ፊልም ነው ዶክመንታሪ ፊልም እና እንግዲህ ታማጆር ሹሙ በውሸት የተቀነባበረ ዝም ብሎ ደም አፋሳሽ የሆነ ፊልም ነው ነው ያሉት። እንግዲህ በሂደት ምን ይሆናል? የፊልሙን ያዘጋጁት ሁለት እስራኤል ዜጎች እነሱም እኮ ዜግነታቸው ሁሉ ይሰረዝ የሚል ሀሳብም እየቀረበ ነው ያለ። መጨረሻ ላይ ምን አይነት እርምጃ ይወሰዳል? በህግ ሊያስጠይቃቸው ይችል ይሆን አይችል ይሆን? ምክንያቱም ጠራ ሰዎች በነጻነት ስራ የመስራት መብትም ስላለ ሂደት አለው እናያለን። ግን አሁን ባለው ሁኔታ ምንድነው እስራኤልን የሚያስወግዝ ፊልም ነው። ልክ እስራኤል ጠላቶች ለእስራኤል ጠላቶች ጥሩ መረጃ የሚሆን ፊልም
1: እስራኤል እኮ ተቃውሞ አውጥቷል።
0: ተቃውሞ አለ። ይሄ ነው ያለው ሁኔታ።
1: ያልሆነ ጎጂ ነው። መልካም ስም የሚያጠፋ
2: ፖለቲከኞችም ተቃውሟል። ከጠቅላይ ሚኒስትሩ ጀምሮ
0: ፖለቲከኞች እስካሁን እንደውም የደገፈን ያልሰማሁም፣ ምናልባት አስተያየት ያልሰጡ ይኖራሉ እየተባለ ስም እየተጠቀሰ ነው። ያልተቃወሙም ያልደገፉም፣ በአብዛኛው ግን በመገናኛ አውታሮች እየተቃወሙ ነው የሚሰጡት ሀሳብ ተቃውሞ ነው፣ ፊልሙን በመቃወም ነው። እንግዲህ ደግሞ አዳዲስ ሀሳብ ካለ እናያለን፣ ለአድማጮች እናደርሳለን አዳዲስ መረጃዎችን። ሻይ ወዝ ጋር ተያይዞ የሁቲ አማጺ ቡድን በቀይ ባህር በተለይ ባብል ማንዳብ የተባለውን ወሽመጥ የባህር ወሽመጥ አካባቢ ተቆጣጥሯል እየተባለ ነው። ከዚህ ጋር ተያይዞ የተባበረ ዓለም አቀፍ ኃይል እንዲዘምትበት ለማድረግ እንግዲህ በአሜሪካም በሳውዲም በሌሎች ሀገራትም በኩል ትብብር እየተደረገ እንደሆነ እየሰማን ነው። እንዴት ነው?
1: አዎ፣ በጣም ጦርነቱ በዚህ በዋናነት የመን በደቡብ ምዕራብ በኩል አካባቢ የቀይ ባህር የዓለም መርከቦች የተለያዩ ሸቀጣሸቀጦችን የጫኑ መርከቦች መተላለፊያ ቁልፍ የሆነ ቦታ መሆኑ ይታወቃልና ይህ ሁቲ አማጽያን በዛ አካባቢ ያሉትን መቆጣጠር እና ቁልፍ የሆኑ በቴመን ከተሞችን እየተቆጣጠሩ እንደሆነና ከዚያ አልበቃ ብሎ ደግሞ በሳውዲ አረቢያ ላይ ሳይቀር የማጥቃት እርምጃ እየወሰደ ነው። አሁን የየመን ማዕከላዊ መንግስት አለ። ማዕከላዊ መንግስት ያለው ከሳውዲ አረቢያ ጋር ድጋፍ ያለው አካል አለ። ሌላኛው ደግሞ አሁን የረበሸ ያለው የሁቲ አማጽያን የተሰኘው ከኢራን አስፈላጊውን የገንዘብና የጦር መሳሪያ ድጋፍ በማግኘት የማጥቃት የሳውዲ አረቢያን እስራኤልም ሳይቀር ባለፉት በጊዜ በተደጋጋሚ የረዥም ርቀት ተምዘግዛጊ ሚሳይሎች ወደ እስራኤል መወርጨፋቸው የቅርብ ቀናት ትዝታችን ነው። አሁን ያለው ደግሞ በደቡቡ በኢላት ቀይ ባህር እኮ ኢላት ከተማ ነው አይደለም እንዴ? መቆጣጠር ሁቲ አማጽያን መቆጣጠራቸው ደግሞ ለእስራኤልም ጎጂ ስለሆነ በዚሁ ዙሪያ ዓለም አቀፍ ህብረተሰብ በዋናነት እስራኤልን ጨምሮ ይህንን ሽብር ፈጣሪ ለማጥቃት በጉዳዩ እየተነጋገሩ ነው። ችግሩ የአሜሪካ ፕሬዚዳንት ትራምፕ በተለያዩ አቅጣጫዎች ጦርነት መክፈት አይፈልግም። እስካሁን ያለው ከሊባኖስ ከኢራን ጋር እየካሄደ ባለው ጦርነት ላይ እያለ አሁን ደግሞ በዚህ በደቡቡ አቅጣጫ ከሁቲ አማጽያን ጋር ጦርነት ለመክፈት እንዲያው ወደኋላ እያሉ ናቸው። እሳቸው ግን ዓለም እንግዲህ በሳውዲ አረቢያና በአሜሪካ መካከል ግንኙነት እንዳላቸውና ምናልባት ትራምፕ ወደዱም አልወደዱም ወታደራዊ እርምጃ በዚህ ጦርነት ይቀላቀላሉ ተብሎ ይጠበቃል።
0: የሁቲ አማ አማጺ ቡድን በርግጥ ቀስቀስ ያለ እየተጠናከረ ነው አስቸጋሪ መሆኑን ማይተናል እንዳልከው ሻያው እንደው ሰጠኝ እዚህ አማጺ ኃይል መጠናከር በኋላኛነት ስጋቱ ለማን ይሆን
2: አጠቃላይ ለአውሮፓም ለሲያም ለመካከለኛው ምስራቅም ነው ምክንያቱም የሁቲ አማጺያን ተጠናከሩ ማለት ኢራን ተቃራኒው ተጠናከረች ማለት ነውና አሁን ለምሳሌ ይሄን ባብል መንደብ የሚባለው የባህር ወሽመጥን ለመቆጣጠር እዛ አካባቢ እየደረሱ ነውና ያ ማለት ምንድነው 12 ከመቶ የንግድ መርከቦች የሚያልፉበትን ሁኔታ እንደገና ተቆጣጠሩ ማለት ነው 25 ከመቶ የሆርሙዝን ስለዚህ ምንድነው የንግድ መርከቦችን እንቅስቃሴ አንቀው የሚይዙበትን ጥሩ አጋጣሚ ያገኙ ማለት ነው ኢራኖችና ሁቲዎች እንግዲህ ሁቲዎች ድምሻያው እንደገለጸው በኢራን የሚደገፉ ናቸው የየመን ማዕከላዊ መንግስት ደግሞ በሳውዲ አረቢያ ነው አልቻሏቸውም የሳውዲ አረቢያና የየመን ማዕከላዊ መንግስት ጦር አልቻሏቸውምና ግስጋሴያቸው ቀጥሎ ለኔ ባህር ወሽመጡን መቆጣጠር ከቻሉ ለአፍሪካም ቢሆን በጣም አስቸጋሪ ሁኔታ ነው ከኤርትራ ጠገብ የሚገኙ ቀይ ባህር ቅድም እንደጠቀሰው እስራኤል ያሁን በደቡብ እስራኤል በኤላት አካባቢ የሚገኙ ባህርም ቀይ ባህር ነውና የእስራኤልም ባህር ኃይል እኮ ለዚህ ለሁቲዎች እንቅስቃሴ ብሎ ራሱን ለምምድ አድርጓልና የሁቲዎችና አሜሪካ ካሁን በፊት ትዝላችሁ እንደሆነ ስምምነት አድርገዋል አሜሪካ እንዳጠቁ አሜሪካን
0: ጥቅሞችና
2: አሜሪካ ራሷ ስካል ተጠቃሽ ድረስ ሐላፊነቱን ለሳውዲ አረቢያ ሰጠች ሳውዲ አረቢያ ደግሞ ሲጨንቃት አሜሪካንም እስራኤልንም ሌሎች ሀገራትንም አግዙ ይብላ በጠይቅም ሌሎች እዚህ መካከለኛው ምስራቅ ሀገራት ኢራንን በመፍራት ሁቲዎችን መዋጋት አልፈለጉም አሜሪካና እስራኤልም ለጊዜው ገዛ ላደረጉምና በጣም ለኢኮኖሚው ሌሎችን ቀስ ይያሉ አካባቢውን በቁጥጥራቸው የሚያውሉበት ስለሆነ ካሁኑ ልባት መሰጠት አለበት ለዛም ነው ያሳሰባቸው የተለያዩ ሀገራት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲመክርበት ሐሳብ አቀርበዋል ፈረንሳይ ላቲቪያ ግሪክ ብሪታንያና ባህሪን ነው ሐሳቡን ያቀረቡትና ዛሬ ይመክርበታል ተብሎ ይጠበቃል የጸጥታው ምክር ቤት እንግዲህ ቀስ በቀስ ሆርሙዝም ከተዘጋ ይሄም አካባቢ ከተዘጋ ኢኮኖሚው እየላሸቀ ነው ነዳጅ
0: ዋጋ ይጨምራል ነዳጅ ፍጥረት ያጋጥማል አዎ
2: የንግድ መርከቦችም እኮ በደንብ
0: ሌላም ንግድ ከአንዱ ዓለም ወደ ሌላው ዓለም ማለፍ የማይችልበት ሁኔታ ይኖራል
2: ስለዚህ አሜሪካ የትራምፕ አካሄድ ነው ይሁሉ እንግዲህ በመካከለኛው ምስራቅ ሁቲዎችም ኢራንም እንደፈለጉ እንዲፈነጩ ያደረገው የትራምፕ የጦርነት አካሄድ የተሳሳተ ነው ብዬ ነው ማሰብ
1: በጦር የበለጸጉ ሀገሮች እንደ አሜሪካ እንደ አውሮፓ እንደ እስራኤል ጨምሮ በእንዲህ አይነት ሁኔታ መሬት የጂኦግራፊያዊ አቀማመጥ ለጦር ቁልፍ የሆኑ ሀገሮችም ደግሞ በጣም የሚጠቅሙ ናቸው የማነሳው ጥያቄ ምንድን ነው በቀይ ባህር ዳርቻ ያሉ ለየመን ቅርብ የሆኑ ደግሞ እንደ ኤርትራ እንደ ኢትዮጵያ እንደ ሱዳን እንደ ሶማሊያ የመሳሰሉ ስምን ይያሉ በዚህ ዙሪያ ላይ መቼም ዝሮ ዝሮ የአሜሪካ መከራከያ ሰራዊትም ሊሆን ይችላል በየመን በቅርብ ርቀት የሚገኙ ሀገሮች የተጠቀሱት ደግሞ እነሱም እንግዲህ ምናልባት የሚመከርበት ሁኔታ ነው የሚሆነው
2: እዚህ ላይ የመጨረሻ በአንድ ማጠቃለያ ያክል ሁቲዎች ዛሬውን ስቱዲዮ ከመግባታችን በፊት ወደ ሳውዲ አረቢያ ሚሳኤል ተኩሰው በጅዳ ታኢፍና መካ ከተሞች ልክ እኛ ጦርነት ሲሆን እንደምንገበው አዛካ ተሰምቶ ወደ ሚቅላጥ ገብተው እነዚህ ከተሞች ደግሞ
0: ጅዳ በጣም እንግዲህ ሳውዲ አረቢያ
2: መካም
0: የእስልምና ምልክት ነው ማለት ይቻላል
2: ስለዚህ መውጣት ይችላልላችሁ እንቅስቃሴያችሁን የተባሉት ነው ዛው ነው በእኛ ሲያሾፍ ነበር አሁን ደረሳቸው መሰለኝ ለማንኛውም
0: የመካከለኛው ምስራቅ ያው በጣም ቀርሳዎች ናቸው ግን እንዳልከው አሁን ዞሮ ዞሮ ዓለም አቀፍ ጠላት እየሆኑ ነው ዓለም አቀፉ ማህበረሰብ ሊረብሽ የሚችል ስራ እየሰሩ ነው ጥሩ እንግዲህ
1: ሰላም ይስፈን
0: በምሽቱ ስርጭት ምን መለከተዋለን ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ራፍት እናድርግ

0: እንግዲህ ሻያው ወደ ሳምንታው የትምህርት ፕሮግራም ነው የምናልፈው። መምህር ዮሲ ደስታ እንግዲህ ተላዩ ትምታዊ ገለጻዎች እንዲያደርግልን ጋብዘናል። እሱም በስልክ መስመራችን ይገኛል። ጤና ይስጥልን መምህር ዮሲ ደስታ፣ ቃል አዲስ አመት ሰላም አደረሰ።
1: ጤና ይስጥልኝ ፈጤ ዘመንና ሻያው ደንጎ እንዲሁም ለወርቅነሽ ለአዳማጮችም መልካም አመት ባለ ይሁንልን። እንኳን ለዚህ አመት በሰላም አደረሰን።
0: እንኳን አብሮ አደረሰን።
2: ለከርሞ ሰው ይበለን። እንግዲህ አዲስ ዘመን ሮሻሻና ለከርሞ ሰው ይበለን። ያሰብነው ሁሉ ይፈጸምልን ነው እንግዲህ ዋናው ነገር አይደለ?
1: እናስበው ሁሉ ይሳካልን። አሜን።
2: በእግዚአብሔር እርዳታ
0: ጥያቄዎችን ስንጀምር አዲሱ የትምህርት ዘመን ያው ተጀምሯል። መስከረም አንድ ቀን የተጀመረ እንዴት ነው? እንዴት ነበር ጅማሩ? በጥሩ ሁኔታ ነው? አሁን ያየነው ሽቪጣዎች ምን ይሄ ስራ ማቆም አድማዎች አልነበሩ? እስካሁን ያለው ሂደት እንዴት ነው መምህር?
1: አዎ፣ በዚህ አመት የትምህርት አመቱ መስከረም አንድ ቀን 2026 ዓመተ ምህረት መምህራንን ወክለው አንደኛ ደረጃ ትምህርት ቤትና ሁለተኛ መለስተኛ ደረጃ ትምህርት ቤት ተወካዮች ወይ መምህራንን ተወካዮች እና ስታዱስ አሞሪና የርጉና አሞሪ የሚባላሉ እነሱ በእነሱና በትምህርት ሚኒስቴር ያለምንም ግርግር አድማ የሌለበት በጥሩ ሁኔታ መስከረም አንድ ቀን ተጀምሮ ይኸው ወደ 15 ቀን የሚያስቆጠር ተማሪዎች ወደ መደበኛ ትምህርት ቤታቸው
2: የሆነ ስልክ አለመስተካከል ዮሲ ያለህበት አካባቢም ሊሆን ይችላል። ተቋርጧል። እናሻሽልና እንደገና እንቀጥላለን የትምህርት ፕሮግራማችን።
0: አዎ፣ ስልክ ችግር መሰለኝ የተቋረጠብን። ያው አንዳንድ ጊዜ ችግር
2: ያወሱ መምህር ዮሲ ደስታ የነገረው እውነቱ ነው። አሁን ያዘ አዲስ በእስራኤል አዲስ የትምህርት ዘመን ላይ ይገርማል። በየአመቱ ግን በየጊዜው ከልምድነት ትምህርት ቤት ሊከፈት የተወሰኑ ቀራ ሲሆን መምህራኖች የደሞዝ ቅናሽ አለ በምን የስራ ማቆም አድማ ሲያደርጉ ነበረ። ዘንድሮ ግን
0: ስልኩ ተስተካክሏል።
2: ያለምንም ችግር ወደ መደበኛ ተመልሰዋል። መምህራንና ተማሪዎች ነው ያለን። እንግዲህ
0: ስልኩ ተስተካክሏል
1: አሁን ይሰማኛል። ይቅርታ።
2: ያለህበት በቅ እንዲያው ምናልባት አንቲ አንቴና ጉድለት ይሆን ወይ?
0: ተስተካክሏል። እንግዲህ ጥያቄዎችን እንቀጥል። ሻያ
1: ተስተካክሏል አሁን?
2: አዎ ተሻሽሏል። ወስክን ነው እንግዲህ ከዚሁ ጋር በተያያዘ እንዴት ነው አሁን ከትምህርት ቤት አዲስ የትምህርት ዘመን ከተከፈተ 15 ቀናት በላይ ሆነና አሁን እንግዲህ ሮሻሻና የዘመን መለወጫ መስባል ላይ አከበር በሰላም አሁን ትምህርት ቤቶች የመላ ሀገራችን ተማሪዎቹ ደግሞ ያው የሃጌ ትሽሬ ከሆነ ስንት ቀን የሆነው? 3 ቀናት 4 ቀናት የሆነ ነው። አሁን ያለው የተማሪዎች እረፍት ሁኔታስ? ስለዚህ ስንት ቀናት ያህል ነው እረፍት የሚሰጣቸው? እስኪ መምህር።
1: አዎ እንግዲህ ሃጌ ትሽሬ የምንለው ብርሃን ሰረቀን ወይም ሮሻሻና አልፈነዋለይ እንዳጋጣሚ ያው ከሰንበት ጋር ከሻባት ጋር ተደርቦ ነበር የዋለው። ለሁለት ቀን ያው ትምህርት ቤት ባላት ነበረ። አሁንም ቀጥሎ ደግሞ ያው በእግዚአብሔር እርዳታ የአስተራይ በዓል አለ። እንዲሁም ደግሞ ባለመጸለት ይቀጥላል ወደ 15 ቀን የሚሆን

0: እና ለዚህ ያው እየተዘጋጁ ይገኛሉ ተማሪዎች።
1: እንዴት ነው አሁን እንግዲህ ተላዩ ቀናት አሁን እስከ ሐሙስ አረብ ይማራሉ፣ ከዛ በኋላ እስከ ስኮት ድረስ ለረፍት ይወጣሉና በዛ ሰዓት ምን ይጠበቃል?
0: እንግዲህ በዚህ ሰዓት በዚህ በአራት የተሽሬ ወር ወይም ረፍት ጊዜ ምን ማድረግ ያስፈልጋል ለመሳልከው ለጥያቄ፣ የረፍት ጊዜያቸውን ለመዝናናት ከቤተሰብ ጋር ጊዜያቸውን ማሳለፍ አስፈላጊ ከሆነም የትምህርት ስራዎችን ማጠናቀቅና ለቀጣዩ የትምህርት ዘመን ለመዘጋጀት መጠቀም ይገባቸዋል። ይሄን የረፍት ጊዜ ከቤተሰብ ጋር
2: አዎ እንግዲህ በዚህ በዋናነት አመት በዓሉን በሚከበርበት ጊዜ በትምህርት ቤቱ መምህር ምን ያህል ለተማሪዎቹ ምን ያህል ትምህርት ይሰጣቸዋል? እንዴት ነው ከልጅ ከጥንት ጀምሮ ህዝብ እስራኤል በየአመቱ የሚያከብራቸው በዓላት በተመለከተ በምን መልኩ ነው ትምህርት እየተሰጠ ያለው?
0: ተማሪዎች ያው በእስራኤል እንትን በዓላቶች ራሱ ከትምህርት ተለይቶ አይታይም። ተማሪዎች ወደ ረፍት ከመውጣታቸው በፊት የሚመጣውን በዓል ወይም ሀግ በተመለከተ ተመርኩዘው ከዚያም በፊት ተምረው ከዚያም በኋላ አስፈላጊውን ከቤተሰብ ጋር የበዓሉ ሁኔታ የት መጣ መነሻው መድረሻው ምክንያት አለበት ከይሁዲ ከይሁዳውያን ታሪክ የተነሳ ነው ሁሉንም በዓላት ስናየው እና ከቤተሰብ ጋር ያው አብረው እያባሉና በትምህርት ቤት ገበታ እያሉም የበዓሉ መነሻ ምን እንደሆነ ያው በታሪክ እየተማሩት እንዲሁም የተለያዩ የቤት ስራ ይሰጣቸዋል። ያንም በአንድ ላይ ሆነው ከቤተሰብ ጋር እየተነጋገሩ ያው ትምህርት ነው። ተትምህርት ለይቶ አይታይም።
1: ጥሩ። አሁን እንግዲህ በዚህ በበዓላት ወቅት ያው ልጆች ረፍት ይወጣሉ እንግዲህ እስከዚህ ሳምንት መጨረሻ ተምረው፣ በዚህ አመት በትምህርት ዘርፍ እስካሁን ለውጥ የተደረጋል ወይስ ባለፈው አመት የትምህርት ስርዓት ባለፉት አመታት በነበሩ የትምህርት ስርዓቶች ነው እያስተማራችሁ ያለው አሁን?
0: አዎ ጥያቄ፣ በዚህ አመት በትምህርት ስርዓት ላይ ለውጥ አሉ ብለህ ጠየቀው። አዎ በዚህ አመት ተማሪዎችን ህልውና ማጠናከር፣ ትምህርታቸውን በበለጠ ትርጉም ያለው ማድረግ፣ ሳይንስና ቴክኖሎጂን ማጠናከር ላይ ትኩረት አለ። እንደምናስታውሰው ረፍት ከመውጣታቸው በፊት ከሰኔ ያው ጦርነት ነበር። የጦር አቁም ላይ ነበር ያው ረፍት የወጡት። አሁን ሲመለሱ ያው ጦርነት የለም። ያን ሁላ የነበረውን በአይምሯቸው ተቅርጾ የነበረውን አሁን ረጋ ብሎ በጥሩ ሁኔታ ትምህርታቸውን እንዲከታተሉ በበለጠ ትኩረት፣ ልጆች ጥሩ መንፈስ ኑሯቸው በረጋ ባለ ሁኔታ መከታተል ያለባቸው ትምህርታቸውን ብቻ እንዲሆን ይሄን አተኩሮት ይሰጣል በየትምህርት ቤቱ በዚህ አመት።
2: እንግዲህ መምህር ዮሲ መቼም መምህራን ወላጆች የሚያስቡት ምንድን ነው? ወላጆች ነን ሁላችን፣ ምንድን ነው የምናስበው? ትምህርት ቤት ደው ሁሉን ነገር ግብረ ገብ ጸባይ የማክበር የማነጋገር በጥሩ ሁኔታ ከሰው ጋር የመግባባት የመሳሰሉም ምን ያው ሌሎችን ትምህርት አይነቶች እንደ ሂሳብ፣ እንግሊዝ፣ ባዮሎጂ የመሳሰሉትን ብቻ ሳይሆን ከዛ ውጭ ደግሞ ትምህርት በተመለከተ ትምህርት ቤት ነው ሁሉን ነገር ልጆቻችን የሚማሩ ብለን እናስባለን። አሁን በዚህ ላይ ስለ ወላጆችን ሁኔታ እንዴት ነው የትምህርት ቤቶች የመምህራን ድርሻ ሲንገረን?
0: የመምህራን ድርሻ ያው ተማሪዎች ከቤት ወደ ትምህርት ገበታቸው ሲመጡ

0: ያላቸውን እርጋታና የትምህርት አቀባበል መታዘብና መከታተል ከዚያ እንዳስፈላጊነቱ በጀምላ ያው ትምህርት መስጠት ግብረ ገብ እንዳልከው በጣም ዋናው ነገር ግብረ ገብ ነው። ግን ብዙውን እጅ ትምህርት የሚያገኙት ልጆች ከኛ ከወላጆች ከቤተሰብ የምናሳየው ወላጅ ትልቅ ወንድም እንዲሁም በቤተሰብ የተለያዩ ድግስ የቤተሰብ እንዲሁም በጠረጴዛ ዙሪያ ተቀምጠው አብሮ የሚጋበዙት የንግግር ያለው ግብረ ገብ ከዚያ ጀምሮ ነው እንግዲህ ተማሪዎች ትምህርት የሚቀስሙት። እና ብዙውን እጅ ተማሪዎች ከቤተሰብ ነው የሚቀስሙት። ከዚያ ባሻገር ያው የቀለም ትምህርት አስፈላጊውን እየተከታተሉ የሚማሩት ግብረ ገብ ታላቸው የመቀበል መምህራን የሚላቸውን የመስማት ከወላጆቻቸው የቀሰሙትን ተማሪዎች መምህራን እየተቀበሉ ሁልጊዜም ቢሆን ሰንሰለት ነው፣ የተያያዘ ነው። ይሄ ነው እንግዲህ ደግሞ አልፎ አልፎም የወላጆች ስብሰባ ሆኖ ያላቸውን አስተያየት በግልም ሆነ በጀምላ የተማሪዎችን ሂደት ያላቸውን ግብረ ገብ የክፍል ተጠሪ ልክ እንደ ወላጅ ተወላጅ ቀጥሎ ያላቸውን ስነ ምግባር ለወላጆች ያስረዳሉ። ምናልባት መስመሩን ለቆ መሄድ ካለም ደግሞ እንደዚያው አስተያየት እንታርገው በግል ለተማሪዎች እንዲሁም ደግሞ የተለያዩ የስራ ሙያ ያላቸው አማካሪዎች በትምህርት ቤት አሉ፣ እንደዚያው በግል እየጠሩ ያንን ማስተካከልና ምንጊዜም ቢሆን ለወላጆች ማሳተፍ ግዴታ ነው።
1: ትብብር ያስፈልጋል። የሁሉም አካላት ትብብር፣ የመምህራን፣ የወላጆች። እንደው ለማጠቃለያ ያክል ስልክ አጠቃቀም በልጆች ላይ ተጽዕኖ ያሳድራል ይባላል እና በተለይ በዘመናዊ ስልክ ውስጥ ነው ልጆችም እኛም ያለንና እንዴት ትመለከተዋለህ? በትምህርት ቤቶችስ ምን አይነት እርምጃ እየተወሰደ ነው?
0: አዎ፣ ይሄ ሞባይል ዘመን አመጣሽ አጠቃቀም በተማሪዎች ትምህርት ላይ ምን ተጽዕኖ ያሳድራል? ብዙ ተጽዕኖ ያሳድራል። አዎ፣ ከመጠን በላይ የስልክ አጠቃቀም ተማሪዎችን ከትምህርት ሊያዘናጋና ትኩረታቸውን ሊቀንስ ይችላል። ይህን መቆጣጠር ያለባቸው አዎ ከቤት ብዙውን ጊዜ ተወላጆቻቸው ተሰውረው ሲጠቀሙ ወላጆች ዝም ማለት የለባቸውም። ስልኩንም ለትምህርት ሲያስፈልግ ብቻ መጠቀምና ግልጽ አጠቃቀም ደንብ መኖር ቢኖር በጣም ጠቃሚ ነው። ማለትም በግልጽ ነው የሚጠቀሙበት። እርግጥ ዛሬ ድሮ ዲክሽነሪ እንደምታውቁት እየተጠቀምን ነበረ። ቋንቋውን የሚተረጉምልን ሌላ መጽሐፍ ዲክሽነሪ ነበር። ግን ይሄ ሞባይል በእውነት ተጠቀሙበት በጥሩ ሁኔታ በግልጽ ራሱ ዲክሽነሪ ነው የሚተረጉምላቸው ነው። አስፈላጊውን ከእንግሊዝኛ ወደ ዕብራይስጥ ከዕብራይስጥ ከሌላ ቋንቋም ይጠቀሙበታል። ሂሳብም ቢሆን ሁሉ አለበት። ግን በግልጽ ተጠቀሙበት፣ መምህራንም ፍቃድ ሰጥተው እንዲጠቀሙበት፣ ወላጆችም ደግሞ ተማሪዎች ያን ሞባይል ይዘው በግልጽ ተሰውረው ሳይሆን ሌላ ክፍል ሄደው ቁጭ ብለው ተሰውረው ሲጠቀሙ ዝም ማለት አያስፈልግም። በግልጽ መሆን አለበት እና ይህን ተጠቀሙበት በጣም ትልቅ ገንቢ ሁለተኛ መምህር ማለት ይቻላል። ግን ያጠቃቀሙ ነው ይህን እንግዲህ ግልጽ በሆነ አዎ አብሮ ልጅ ወላጆችም በዚያ ሞባይል በቴሌፎኑ መጠቀም አለባቸው። አብረዋቸው ይስሩ። እንደዚያ ከሆነ ግልጽ ከሆነ ምንም የተሰወረ ነገር ከሌለ ይሄን ነገር እነሱም አይሰወሩም፣ አይሸሽጓቸውም ተማሪዎችም እና ምሳሌ ወስደው ወላጆችም ቢሆን አዎ ተማሪዎች ከእኛ ከወላጆች ይበልጣሉ። የሞባይል አጠቃቀማቸው በጣም ለጥቆ ይሏል ይጠቀማሉ። እነሱን አስተማሪ አሳዩና ምንድነው የምትጠቀምበት ይህን የመሳሰሉትን እንደዛ ተሆነ እንደስ እንደውም የተሻሻለ ሁሉም ይገኝበትን ሞባይል ይገዛላለሁ ልጅ እና ይሄ ስልክ አሁን እንዳልኩት በመጽሐፍ ምትክ በቀድሞ ቃላት ምናውቅበት ምናገኝበት ዲክሽነሪ በሱ ምትክ የሚጠቀሙበት ነው። ስለዚህ መጥፎ አይደለም እና የተሰወረ መሆን አለበት። በዚህ አጋጣሚ ይሄን ምክሬን እለግሳለሁ። አደራ አብረው እንጠቀሙበት በቴሌፎን።
1: ጥሩ ጥሩ ዲክሽነሪ ሰግናለሁ።
2: አብሰጣው ገለጻ በጣም ዲክሽነሪ ያልከው በእንግሊዘኛ የአማርኛ መዝገበ ቃላት ያለበት ነው አይደለ? ማየት ለማጠናከር የጨመርኩት ነው። እና ለሰጣው ገለጻ በጣም እናመሰግናለን። እሺ መምህር እንግዲህ ወደ ቀጣይ ዘብቀጣን ለፍ ወይስ ካንደ ሙዚቃ ቆይታ ይኖር?
1: መምህር የተሰናበተን ነው።
2: አው
1: መጨረሻ ሰላሙን ይያልን ነው።
0: መጨረሻ እንግዲህ እኔ ትሽሬ ባለ እንግዲህ ባለመጠለፍን አልፈን ደግሞ የትምህርት ተማሪዎች ሲመለሱ በሰላም እንዲመለሱና መልካም አመት በዓል እንዲሆንልን ለህዝብ እስራኤል እመኛለሁ። አክሳሚያ
1: አክሳሚያ
2: የከርማ ሰይ ባለን። እሺ ኦኬ ወደ ቀጣይ ብናልፍ ሰጠ ዘመነ ባልደረባይ እንግዲህ ወደ ወይዘሮ ደጅት ንዋግ ማሱ ጋር ነው። እሳቸው በማህበራዊም በፖለቲካውም በጣም ንቃት ያላቸው ናቸው። ይህን ባለው በሀገራችን እንግዲህ በምርጫ ክነሴት ብሔራዊ ምርጫ ሊካሄድ ኦክቶበር 27 ሊሆን ወደ ስንት ነው 42 ቀን ብቻ ነው የቀረንና ወይዘሮ ደጅት ንዋግ ማሱ ጤና ይስጥልን እንደምን አሉ?
3: አንጋፋው ጋዜጠኞች አያው ሰጠኝ ወርቅነሽ እንደምሃና ጠናካሪቱ እንዴት ናችሁ? እንደምትሰነበታችሁ?
2: እንኳን አደረሰ ለአዲስ አመት ወዘሮ ደጅቱ። በእውነት አዲስ አዎ በጣም እናመሰግናለን። እና እንግዲህ አመት በዓል የዘመን መለወጫ አመት በዓል ላይ ሁነን እንግዲህ አከበርን ወደ አዲስ አመት ተሸጋገር እንኳን አደረሰን እያልን ነው እኮ ከዚህ ስቴዲዮ።
3: አሜን አሜን። እንኳን አደረሳችሁ። በጣም ቆንጆ ነበር ሁለቱን አመት በዓል አንድ ላይ የፈጠምነ የዘመን ደግሞ የታመመ የሚድንበት ያረገዘ የሚወልድበት የተጣላ የሚታረቅበት የራቀ የሚቀርብበት ዳኛ ተዳኛ የሚስማማበት ጥሩ ዘመን ያርግልን።
2: ጥሩ ቡራኬ ነው። በጣም ግሩም ይሁን ይሁን ይሁን። አሜን አሜን ብለናል። እኔ አድማጮች እንደሚያዳምጡን እርግጠኛ ነኝ። አይ ደህና ነው እና ቡራኬው ለአዲስ አመት አሜን ብለን ተቀብለናል በደስታ። እና ከሶ ጋር አሁን ባለን ጊዜ የምንወያየው የፖለቲካው የማህበረሰባችን ማህበራዊ ህይወት እንዴት ይታያል ያለው አስተያየት
3: ሻየው የዘንዶ ፖለቲካማ ባህር ደንበር ታደክ ታንኳ ማለት አይደል? አሁን ባህር ያገራችን ባህር ማልዳ ወደ ጎርጎራ ሄዶ እንደውም ምሸት ወደ ባህር ዳር ሄዳማ በሉ ማለት ነው።
2: የት ነው? ወደ ጣና ሐይቅ ነው የሚሄደው።
3: አዎ ጣና ሐይቁ ማበሩ ሲነሳ በቃ ወደ ጎርጎራ ማልዳ ነው ወደ ምሸትም ወደ ባህር ዳር ወደ ዘጌ ወደ ቁንጽላ ይሄዳል።
1: በዚህም በዚህም
3: ማለት ነው። ዘንድሮ ያው ገብስ በተለይ ሁሉም ብዙዎች በእያንዳንዱ ገብተው ነበር። አሁን ደግሞ ብዙዎች እየወጡ ነው። ትልቅ ውቅና ይባላል። አኳልን አይቶ መልቀቅ ጠንካራ ጎን ያሳያል። ሌሎች ሌላ በፈረንጆች በኩል ያው መታየው ነው። ቢሆን ምሮ ተማክረው አንድ ጠንከር ያለ ሰው ቢገባ ለእኛም ቢሆን ጎንደር አዲስ አበባ ለቀሩ ወገኖቻችን ተስፋ ነበር። አሁን ስንቶች ባዶች ነው። ዋናው ሀገሩ ሰላም ይሁን። ይህን ጦርነት ጌታ አክሎ ያበርድልን። እኛንም ደግሞ ሰላም ያደርገን። ታዛካው ተመቅላጡ ተመግባት ያድነን እንጂ እንደ ዳመነ ነው ሻያው ሰጠኝ።
1: አልዘነበም ገና
2: ይዘንባል እግዚአብሔር። እንግዲህ በጋ አልፎ ደግሞ
1: ወደ ፖለቲካው ቆራው ፖለቲካው ገናል ዘነበ ነው
2: ቀዝቀዝ ይላል እንግዲህ ወበም ከተለው ተቀምጦን ላይ ሙአውን
3: ቀዝቀዝ ነው እንጂ ቆማቃላልኩም ቀዝቀዝ አለ ወኔ የለም ሳይያው
2: እና ቀዝቀዝ ሲልም ጥሩ ነው አሁን በጋው ትንሽ ሞቅ ሮስ በሰለ
3: የደቀዘ ነገር ምን ባጋለው ብለ
2: ሞቅ ሞቅ ይበል ይሻላል
3: ሞቅ ሲል ነው እንጂ የቀዘቀዘ ነገር እኔ እውነቴ ነኝ እንዳቀድም ሳይሆን
2: ሞቅ ደመቅ ያለ መሆን አለበት ይባላል
3: እንዳመቴ ነው እስራኤል ሀገር ተመጣው እንደ ዘንድሮ ፖለቲከኛ ፖለቲካ ቀዝቃዛ ላይ ይሆም እንደወትሮ ጋል ጋል ብሎ ለተናጋሪውም ለአስተያየት ሰጥተውም ሞቅ ደመቅ ያለ ነበር
1: አሁንም እኮ የተማማቀ ነው እኮ
2: ሞቅ ሴቶች በህብረተሰባችን ያለ ሴቶች ምንም ህይወት የለም ነው የሚባለው ብዙ አሁን በእስራኤል ፖለቲካ ባሁን በምርጫ ላይ ብዙ ሴቶች ጩተወዳዳሪዎች ነው ቀርበዋል ምን ይላሉ ዘሮ
3: ወጣው ብዙዎች ወጣው መሸት ተካክለን አልተስተካከለም ነበረ
1: አሉ ገና የገቡ ደግሞ አሉ
2: አዳዲስ ናቸው
1: አይ አጠቃላይ ሴቶች እንቅስቃሴ ነው በእስራኤል ፖለቲካ ይሻየው ያነሳውና ለማንኛውም እንግዲህ ምርጫው እየተቃረበ ነው ብዙ ጊዜ የሚነሳው አንቺም በተደጋጋሚ ጊዜ የምታነሺው አድማጮቻችን የሚያነሱት ያለያ ጉዳይ አለ በጣም የሚያሳዝነው ባለፈው አመት እስከ መስከረም ወር ድረስ ከ20ሺ በላይ አዲስ ገበዎች ባለም ዙሪያ መጡ ሲባል ከኢትዮጵያ የመጡት የተወሰኑ በጣት የሚቆጠሩ ኮካሽቦት በተባለው ነውና ብዙዎች 30 አመት ያክል እየተጠባበቁ አልመጡም እንዲህ 1200 ይመጣሉ የተባለው ተስፋ ተደርጎ የነበረው ከመርጫው በፊትም ይሄም አልሆነም እና እንደው ምን ይታይሻል ከመርጫው በኋላ የመምጣት እድል ይኖራቸዋል
3: ተከል ነው ሰጠኝ ተንተን አርገዋን የሚያሳዝነው አሁን አንድ ሰው ቤት እንግድነት የልጁን ታጥቦ እንጀራ ሊበላ ይቀርባን ብሎ ሲል እንጀራ ተመሰው የለም ማለት ነው እነዚህ 1226 ሰዎች ከ3000 ሪዘርቭ ቀርተው እንትኑ ባጀቱ አቋን ተብሎ የቀሩ ናቸው። ሳንታ ገዝተው ነው የቀሩ ነው ሰዎች። ሌላው እኮ ቢቀር እነዚህ መሳራብኒ አጣርሶ ፈርም ሞልቶ ሳንታ ገዝተው ዘመሮች ተደስተው እቃ ሁላ ገዝተው ዛሬ ነገ ቀበላቸዋለሁ ሲሉ 4 አመት ሙሉ መቀመጥ ማለት ቀላል አይደለም። በእውነት ቀል ነው በእኛ ላይ በጣም ነው ምላችሁ በእኛ ላይ ቀል ነው ይህ እኛን የሚፈልጉን መቼ ነው በምርጫ በ4 አመት እንደዚህ በክንስቴት በሮሻይል በ5 አመት እንደዚህ ልጆቻችን ጣባ ሊሄዱ 20 አመት ሲሞላቸው 18 አመት ሲሞላቸው ተይዚህ ብቻ ነው እኛ ምን እንትምል አሁን 4 አመት እንደተባለው አዎ እነዚያም ወገኖቻችን ናቸው የተወሰኑ ሰዎች ኮካሽቡት ያም ችግር ያላዩ ተቤታቸው እንደተቀመጡ መጡ። የእነዚህኞች ግን ኮካክኒስታ 4 አመት ፈርም ሞልቶ መቀመጡ ወይም 27 አመት ለአንድ ቀን አዳር እኳ ተሰው ቤት ሮማደር ምን ያህል ይከብዳል። 27 አመት በክራይ ቤት በሰው እጅ እዚህ ዘመድ ያለው ሰርቶል እኮ በሰው እጅ መቀመጥ ማያትቀላላለም እና መንግስቱ በእውነት በእኛ ላይ ትልቅ መርሮ አለው። በጣም ትልቅ መርሮ ነው ያለው። የመርሎው ነገር ማ እንኳን ሲህ ሃይማኖት ይኸው ስንት አለፋ 2 አመት ነው ያለፋት ገድፉኝ።
1: አዎ 2 አመት ከ6 ወር አለፋት።
2: አሁን ታዲያ በሁቅ ማለት ሆቃ ክኒሳ ወደ እስራኤል ሀገር የሚገቡ እንደ ቱሪስት እንደ ውጭ ሀገር ብለው ነው ወደ እስራኤል የሚገቡ። ይሄ የእስራኤል መንግስት ይህን ሲሰራ እንደነበር እና ወደ እስራኤል ከመጡ በኋላ ወገኖቻችን ያው ወደ ያህዱት ወደ ይሁዲ ሃይማኖት ያልፋሉ። ግን አሁን ምንድን ነው ይህን ያህል ጊዜ በጎንደርም ሆነ በአዲስ አበባ የቤተ እስራኤል ወገኖችም ለምንድን ነው መንግስት ይህን ሁኔታም ለምን በትኩረት አይሰራም? እኔ በጣም ግራ ገብቶኛል በእውነት።
3: ጨረስክ?
2: አዎ ጨርሼ።
3: ይሄ ማስተካከያ ማለት ነው። እንደ ቱሪስት አይደለም እንደ ቱሪስት ሳይሆን እኛ ስንመጣ ዘርሽ ማን ነው ተብሎ ተጠይቆ ተመዝግቦ መንግስት አውቆት ከምሳራብኒ ፋይል ሄዶ ፎርም ሞልቶ ያወቸውንለት በምሳራ በአምባሴት ሲጠራ ቱዳ ተቀብሎ ገንዘብ ተቀብሎ ተባርከስታ አየሩ ድረስ በሽንጣን መኪና ታንዳስ የተነስቶ ተቦሌ ደርሶ ተዚያ በአየር መጥቶ ቤቱ አንሶላው ሚበላው ሚጠጣው ገንዘቡ ተዚያ ለተሰቅሎ ይመጣ እንደ ቱሪስት አይደለም ታውቆ ለሚመጣ ዘሩን ቆጥሮ
1: ነብቱ ተከብሮ
3: ያ ሃይማኖት ጨረ ተምሮ ውልፋን ተምሮ የቤት መግዣ መሽካን ታወርዶ ነው የሚል ቱሪስት ሚመጣው ያው በጉብኝነት ይመጣን እጥሩና ሳልፎ ይሄዳል እኛ እኮ የመጨረሻ አገራችን ስራ ያላገርናል
1: ወይዘሮ ደጅጥኑ አሁን መምጣት የሚገባቸው ሰዎች እንዳልመጡ ይህም ብዙ ወገኖችን እዚህ የሚጠባበቁትንም እዛም ያሉትን በጣም እንዳሳዘን እናውቃለን። በአሁኑ እንግዲህ እስከ ምርጫው ምንም አዲስ መፍትሄ ይኖራል ብለን አናስብም። ከምርጫው በኋላ እንግዲህ ማን መንግስት ያቋቁማል የሚለውን እንመለከታለን። ከዛም እኛም እንጠይቃለን። በቀላሉ የሚተው ነገር አይደለም። የህብረተሰቡ ጥያቄ ነውና ስላናገርሽን እናመሰግናለን። ጊዜ የለንም። ባጭሩ
3: ይደባቸው የሚባለው እናቱ ተዚህ ልጅ ተዚያ አባት ተዚህ ልጅ ተዚያ ያለ ነው ለጥቆ ሰላም ወሰድ ወጣ ሰው ሁላትም ላይ ይዞ የሚወጣው ይህ ምስክር አይደለም። ለጥቆ መምጣት የሚገባው ሰው ነው ያለ እኛ ናት ነው
1: እንነጋገርበታል።
3: ዛሬን ወረው ቀርቶ አሁን ሁለት ወር ባልሞላ ውስጥ በተቀር ምን ይመጣን ተው ተስፋለ። ለዚህ የሚመርጠው ሰው አይቶ መምረጥ አለበት።
1: ጥሩ እናመሰግናለን።
3: ዳረባ አመሰግናለሁ። አመቱን ያደርሳችሁ። ሰላመት ባል ያርግልን።
1: አሜን
2: አሜን።
1: ቻው ቻው። ይሻየው እንግዲህ ከሰዓት ባለው ፕሮግራማችን ላይ እየተጠናቀቀ ነው። ለባልደረባችን ወርቅነሸት የቴክኒክ ባለሙያችን ሮኔን ዳህን ከፍ ያለ ምስጋና እናቀርባለን። አንተም እንግዲህ ምሽት ሰባት ሰዓት ላይ ደግሞ እንደገና እንገናኛለን።
2: ሁለታችን ሰጤ ዘመንና ይሻየው ደግሞ ምሽት ላይ ሰባት ሰዓት በቸር ያገናኘን።
1: አዎ እንግዲህ ስቱዲዮ መልቀቅ ስላለብን ነው። በጀመርነው ዜማ እንሰናበታለን። መልካም ጊዜ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
0: የተከበራችሁ አድማጮቻችን ጤና ይስጥልን። እለቱ እንደ ዕብራውያን ዘመን አቆጣጠር ዳሌት በትሽሬ ታፍሽን ፔዛይን ዳውሮፓ ዘመን አቆጣጠር ሴፕቴምበር 15 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ እለተ ማክሰኞ መስከረም 5 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን አሳፍ ሞስኮቪች ሲሆን የፕሮግራሙ ማጠናቀቂያሪ ዮሲ መርዛየብ ነው። የስቱዲዮ ተረኛ አስተናጋጆች ሰጠ ዘመንና ይሻየው ደጉነን ያለን ዝግጅት የሰዓቱም ዜና ወቅታዊ ዘገባ እንዲሁም ሳምንታዊ ባህርና ኪነ ጥበብ በሰጠኝ ዘመነ አዘጋጅ እንዲሁም ሲቀጥል ቃለ ምልልሳለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜናም ሰጠኝ ዘመነ
2: አመሰግናለሁ። ይሻየው አርስተ ዜና። የእስራኤል መከላከያ ሰራዊት በጋዛ ሰርጥና በደቡብ ሊባኖስ የደህንነት ስጋቶችን ለማስቀረት የሚወስደውን ወታደራዊ እርምጃ አጠናክሮ እንደቀጠለ ነው። በእስራኤል የሥራ አጦች ቁጥር ባለፈው ነሐሴ ወር በ2.8 ከመቶ መቀነሱ ተገለጸ። እስራኤልና የተባበረችው አረብ ኤምሬትስ የሰላም ስምምነት የተፈራረሙበት ቀን ዛሬ 6 ዓመት ሞላው። የአሜሪካ አየር ኃይል ኃላፊ ትሮይ ሜንክ ሀገራቸው በኋላ የጦር መሳሪያዎች ማስቀመጧን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥና በደቡብ ሊባኖስ የደህንነት ስጋቶችን ለማስቀረት የሚወስደውን ወታደራዊ እርምጃ አጠናክሮ እንደቀጠለ ነው። ጦሩ በደቡብ ሊባኖስ የሚገኘውን የደህንነት ቀጠና ክልል ከሽብርተኞችና ጦር መሳሪያዎች እያጸዳ ይገኛል። ጦሩ በሰሜን እስራኤል ባደረገው ፍተሻ ሃርዶ በተባለው አካባቢ የሂዝቦላ ሚሳኤሎች ማስወንጨፊያዎችና የተለያዩ የጦር መሳሪያዎችን አግኝቷል። ይህ በእንዲህ እንዳለ እስራኤል መከላከያ ሰራዊት ባዛ ሰርጥም የሽብርተኞችን እንቅስቃሴ ለማስቆም እርምጃውን መውሰዱን እንደቀጠለ ነው። በሐማስ ድርጅት ሁለት የጦር አዛዦች ተደምስሰዋል። አንደኛው ከጥቅምት 7 የሽብር ጥቃት በፊት ሽብርተኞችን ሲያሰለጥን ነበር ተብሏል። ሌላኛው አሸባሪ ደግሞ የጦር መሳሪያ ምርት ዙሪያ ሲንቀሳቀስ ነበር ተብሏል። የእስራኤል ጦር ቃል አቀባይ እንደገለጸው ሁለቱ አሸባሪዎች እርምጃ የተወሰደባቸው ትላንት በኻን ዩነስ እና ዛ ከተሞች ሲሆን የሐማስን አቅም እንደገና ለመመለስ እንቅስቃሴ ሲያደርጉ ነበር፣ እንዲሁም የተኩስ አቁም ስምምነቱን ጥሰዋል ብሏል የእስራኤል ጦር ቃል አቀባይ። በእስራኤል የሥራ አጦች ቁጥር ባለፈው ነሐሴ ወር በ2.8 ከመቶ መቀነሱ ተገለጸ። በእስራኤል የሥራ አጦች ቁጥር 131,000 መድረሱን የማዕከላዊ ስታስቲክስ ቢሮ ይፋ ካደረገው ሪፖርት መረዳት ችለናል። ክፍት የሥራ ቦታዎች ቁጥር 143,000 ሲሆኑ ከሰኔ እስከ ነሐሴ ወር ድረስ 11,000 የሥራ ቦታዎች ለመሐንዲሶች ተለቀዋል ብሏል ቢሮው። በምግብ ማብሰልና መስተንግዶች ሥራ በኩል 20 ከመቶ ጭማሪ መታየቱ ተገልጿል። እስራኤልና የተባበረችው አረብ ኤሚሬትስ የሰላም ስምምነት የተፈራረሙበት ቀን ዛሬ 6 ዓመት ሞላው። ሁለቱ ሀገራት ዲፕሎማሲያዊ ግንኙነት የጀመሩት የአብርሃም ስምምነትን ተከትሎ መሆኑ ይታወሳል። በተባበረችው አረብ ኤሚሬትስ የሚያገለግሉት የእስራኤል አምባሳደር ዮሲ ሸሊ እንዳሉት ከግማሽ ዓመት በኋላ ሌላ የአረብ ሀገር ከአብርሃም ስምምነት ትቀላቀላለች የሚል ግምት አለኝ ብለዋል። አምባሳደር ዮሲ ሸሊ ከካንሬ ሼት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት በአብርሃም ስምምነት ስር ከእስራኤል ጋር ከአሁን በፊት ዲፕሎማሲያዊ ግንኙነት የጀመሩትን ሀገራት ከማጠናከር ባሻገር አዳዲስ ሀገራት እንዲቀላቀሉ ሁላችንም እየሰራን ነው፣ በኩዌትም ሁኔታዎችን መረዳት ጀምረዋል ብለዋል። እኔ እንደምገምተው በአራትና ስድስት ወራት ውስጥ ተጨማሪ ሀገር ከአብርሃም ስምምነት አባል ትሆናለች ብለዋል አምባሳደሩ። ይህ በእንዲህ እንዳለ እስራኤልና የተባበረችው አረብ ኤምሬትስ ከስድስት ዓመታት በፊት ዲፕሎማሲያዊ ግንኙነት መጀመራቸውን መሰረት በማድረግ ባህሬን፣ ሞሮኮና ሱዳን ከአብርሃም ስምምነት መቀላቀላቸው ይታወሳል። እስራኤል በአብርሃም ስምምነት ከተለያዩ የአረብ ሀገራት ጋር ዲፕሎማሲያዊ ግንኙነት መጀመሯ ሌሎች ሀገራትም እንዲቀርቧትና የበፊት አቋማቸውን እንዲቀይሩ እያደረገ መሆኑ ይነገራል። ሊባኖስ ባለፉት አመታት ከእስራኤል ጋር በነበራት ጦርነቶች 27 ቢሊዮን ዶላር የሚገመት ኪሳራ የደረሰባት መሆኑን አስታወቀች። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳሌም በሀገራቸው ፓርላማ ዛሬ ባቀረቡት ሪፖርት እንደገለጹት ሀገራቸው ባለፉት አመታት ያካሄደቻቸው ጦርነቶች በጣም ብዙ ዋጋ አስከፍለዋታል። የንብረት ጥፋቱ ከ27 ቢሊዮን ዶላር በላይ ይገመታል። የጦርነቱ ጉዳት የኢንቨስትመንትና የፋይናንስ እንቅስቃሴዎችን አይጨምርም ካሉ በኋላ ባለፉት ሁለት ጦርነቶች 9000 ሀገሪቱ ዜጎች ተገድለዋል፣ ከ30000 በላይ ቆስለዋል፣ በ10000 የሚቆጠሩ ቤቶች ፈራርሰዋል ብለዋል። የኢራን ተላላኪ የሆነው የሂዝቦላ ድርጅት ከእስራኤል ጋር ጦርነት በመግጠም ሀገሪቱን ከባድ ዋጋ እንድትከፍል እያደረገ መሆኑ በተደጋጋሚ ጊዜ ይነገራል። የሂዝቦላ ድርጅት የኢራንን ተልዕኮ ለማስፈጸም ሲል ከእስራኤል ጋር በየጊዜው የሚጀምራቸው ግጭቶች ሀገሪቱን በምጣኔ ሀብቷና ቱሪዝም ዘርፍ የምትታወቀውን ሊባኖስን ወደ ታች እንድታሽቆለቁል ማድረጉ ይታወቃል። የአሜሪካ አየር ኃይል ኃላፊ ትሮይ ሜንክ ሀገራቸው በህዋ ላይ የጦር መሳሪያ ማስቀመጧን ገለጹ። የአሜሪካው አየር ኃይል ኃላፊ ሀገራቸው በህዋ ዙሪያ የጦር መሳሪያዎችን ያስቀመጠችው በምድር ላይ ያሏትን ንብረቶች ደህንነት ለመጠበቅ ነው ማለታቸውን የቢቢሲ ቴሌቪዥን ጣቢያ ዘግቧል። ይሁን እንጂ የጦር መሳሪያዎችን አይነት አልገለጹም። የአሜሪካው አየር ኃይል ኃላፊን መግለጫ የሰጡት ሩሲያና ቻይናን ለማስጠንቀቅና ሁለቱ ሀገራት ከአሜሪካ ጋር በህዋ ስነ ምህዳር ዙሪያ ግጭት እንዳይፈጥሩ ለማስጠንቀቅ ነው ተብሏል። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው በፊት በምትታወቅበት አደንዛዥ እጽና ግጭቶች ውስጥ ዛሬ የማትገኝ መሆኑን ገለጹ። አህመድ አሻራ ስለ አዲስቷ ሀገራቸው ሲገልጹ ሶሪያ በፊት በመትታወቅበት አደንዛዥ እጽ ዝውውርና ግጭት ውስጥ እንዲሁም በሰው ልጅ ንግድ ላይ አይደለችም። ሶሪያ የተረጋጋች በመሆን ለምስራቁና ምዕራብ ዓለም የንግድ መተላለፊያ ሆናለች። የሶሪያ መረጋጋት የሀገሪቱ ፍላጎት ብቻ ሳይሆን የአካባቢው ሀገራት ፍላጎትም ጭምር ነው ብሏል። በተባበረችው አረብ ኤሚሬትስ አቡዳቢ በተካሄደ ዝግጅት ላይ ተገኝተው ባሰሙት ንግግር በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በሁቲ አማጽያን የቀይ ባህር አካባቢ እንቅስቃሴ ዙሪያ ዛሬ ምሽት ስብሰባ ያካሂዳል። የሁቲ አማጽያን የመን ማዕከላዊ መንግስትና የሳውዲ አረቢያን ጥቃት በመቋቋም አዳዲስ ቦታዎችን መቆጣጠራቸውና የዓለም ንግድ መርከቦች መተላለፊያ የሆነውን የባብ አልማንደብ የባህር ወደብ ለመቆጣጠር መገስገሳቸው ዓለምን አሳስቧል። የጸጥታው ጥበቃ ምክር ቤት በሁቲዎች ጉዳይ እንዲመክር ሐሳቡን ያቀረቡት ፈረንሳይ፣ ላቲቪያ፣ ግሪክ፣ ብሪታንያና ባህሬን ናቸው። በየመን የተባበሩት መንግስታት ድርጅት ልዩ መልእክተኛ በየመን ያለው ጦርነት ወደ አደገኛ ደረጃ መሸጋገሩና ሁቲዎች የባህር ወሽመጦችን ለመቆጣጠር መቃረባቸው የመርከቦችን እንቅስቃሴ አደጋ ውስጥ ይጥላል በማለት አስጠንቅቀዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ5 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ52 አጉሮት ተለውጧል። ስፖርት፣ በእስራኤል ሊጋ ታል ዛሬ ምሽት ሁለት ጨዋታዎች ይካሄዳሉ። ምሽት 7 ሰዓት ተኩል ጀምሮ ኢሮኒ ኪራት ሺሞና ከሃፖኤል ኢየሩሳሌም፣ ምሽት 8 ሰዓት ጀምሮ ደግሞ ማካቢ ፔታ ቲክቫ ከቤታር ኢየሩሳሌም ጋር ይጫወታሉ። ትላንት በተካሄዱ ጨዋታዎች ማካቢ ሃይፋ እና ማካቢ ቴላቪቭ ተጋጣሚዎቻቸውን በሰፊ ጎል ልዩነት አሸንፈዋል። በስፔን ላሊጋ ምሽት 8 ሰዓት ላይ ሪዮ ቬካኖ ከስፓኞል፣ 9 ሰዓት ላይ ቫለንሲያ ካላቤስ፣ 10 ተኩል ሪያል ማድሪድ ካልቼ ጋር ይጫወታሉ። በእንግሊዝ ኤፍኤ ካፕ እና በጣሊያን የሀገር ዋንጫም የተለያዩ ጨዋታዎች ይካሄዳሉ። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል፣ በተለይ በተራራማ ቦታዎችና ማህል ሀገር በጣም ሞቃታማ አየር ጸባይ ይኖራል ብለዋል የዘርፉ ባለሙያዎች። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 32፣ በቴላቪቭና ሃይፋ 31፣ በብኤርሸባ 35፣ በኤላት 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ጠይ ዘመነ ለዜናው እናመሰግናለን። ወደ ቀጣዩ ዝግጅት ለማለፍ አንድ ሙዚቃም

0: اهم ما يلال شاي وقديش يعني يقبز نو زي ما عند شاو شمتي يتبالو لا غيرنا لمست مغودك تغبينا يلال انديتن
1: اندي اكراكاري هونن اندي ناتنا مستن ما اندفر ما نكيت همم عديت عينت هلو ما كان مستن من كابت ميود يلم ادلم اندي ما يهونم كان كان كلف قنات مون يلبتم مياقاتم بمياقاتم بس كزي غربتام دغمو اندي مستن لمقامات يموكره متشلون سلطاي بهونه هليتا نو انجي ወደ ከፋ ዓለም ሄድቻ
0: አይደለ እንዴ አገርና ሚስትን መከላከሉ ትክክል ነው ያለ በጣም ጥሩ ነው ሻያውና መሰገናለን ወደ ወቅቱ ዘገባ እናልፋለን የመን ውስጥ ሁቲዎች እንግዲህ ሐማጽያን ኃይሎች በሳውዲ አረቢያ እየወሰዱ ያለውን ወታደራዊ የማጥቃት ርምጃ አፋፍመዋል አጠናክረዋል የሳውዲ አረቢያ ምላሽ ምንድነው የሁቲ ኃይሎችስ እንዴት ነው ያላቸው በአፍሪካ ቀንድስ የሚያደርሱት ጉዳት ምን ሊሆን ይችላል
1: በእውነትም በጠቀስካቸው በሳውዲ አረቢያ እንደገና የመን ከሁለት ተከፍላለች እና ማዕከላዊ መንግስት እና ይኸው ሁቲ አማጽያን በኢራን ድጋፍ የሚያገኙት በሁለቱ መካከል በከባድ የከፋ ጦርነት ላይ ነው የሚገኙት ይኸው አማጽያን ኃይሎች በዋናነት በደቡብ ምዕራብ የመን ለቀይ ባህር አካባቢ የሚገኙትን ቁልፍ የሆኑ ከተሞችም ተቆጣጥረዋል እየገሰገሱ ናቸው ብቻ ሳይሆን ደግሞ ለአፍሪካ ለአፍሪካ ቀንድ በቅርብ ርቀት የሚገኙ በቀይ ባህር የሚገኙ ደሴቶችንም ለመቆጣጠር ተቃርቧል ይባላልና በዛሬው ውሎ በጣም ተፋፍሞ ጦርነቱ የሁቲ አማጽያን በተደጋጋሚ ሳውዲ አረቢያ የታወቁ ታሪካዊ ከተሞች ላይ የማጥቃት ምርጫ ወስደዋል በሆነ ጨፋቸው ምሳይሎች ምክንያት ደግሞ በዚህ በዋና ከተማዋ በሳውዲ አረቢያ በሜካ መዲና የሚባሉ የታወቁ ታሪካዊ ቦታዎች ናቸው በእነሱም በህዝብ ሲራወጥ ደህንነቱን ከምሳይል ጥቃት ለመከላከልና ማስጠንቀቂያ ድወል በጮው ጊዜ በቴሌቪዥን አማካኝነት ታይተዋል ተረብሸዋል እኛም እንደዚህ ስንጠቃ እንደነበርና ደህንነታችን ለመጠበቅ ወደ መጠለያ ስንሮጥ እንደነበሩ አይነት ደግሞ ሳውዲ አረቢያ አረቢያ ህዝብ ያው ሲረበሽ እንደዋለ የሚነገረውና ይሄን በተመለከተ ሰጠኝ በእውነት በዋናነት ምንድነው የቀይ ባህር የዓለም ገበያ የሚደርስ ትራዩ ሸቀጣ ሸቀጦችን የጫኑ መርከቦች ደግሞ ይሄንን ለመቆጣጠር ተቃርበዋል ይሁቲ አማጽያን ይሄ ኮደ ደግሞ በኢኮኖሚው እንግዲህ የሚያደርሰው የኢኮኖሚ ውድቀት ከመ እንደዚህ ቃውን ቀደም በነበረው በኢራን ውስጥ በሚገኘው የሁቲ የሆርሙዝ መተላለፊያ ባህር ላይ ኢራን እየተቆጣጠረች ባለው ሁኔታ የነዳጅ ዘይት እንዳይተላለፍ መሆኑ በችግር በዚህ በነዳጅ ዘይት ገበያ ላይ ብዙ ክሳራ ውድቀት እንዳስከተለ እየተነገረ ነውና ይህን በተመለከተ በቀ

0: ባህርን በተመለከተ ዓለም አቀፍ ህብረተሰብ እንግዲህ በመተባበር መፍትሄ የሚያፈላልግበት ርዕሰ ጉዳይ ነው የሆነው። እንግዲህ በአንተው በኩል እንዴት ታየዋለህ?
1: አዎ፣ የሁቲ አማጽያን ጉዳይ ከኢራን ጋር የሚያያዝ ነው እና አንዳንዴ ዓለም አቀፍ ኃይላት አንዳንድ በተለይ እንደ ሁቲ አማጽያን አይነቶቹ የባህር መስመሮችን የሚዘጉትን በጸጥታ ያዩዋቸዋል እስኪጠናከሩ ድረስና ለምሳሌ ከመጀመሪያው አንስቶ በዚህ በቀይ ባህር አካባቢ የባህር መስመሮችን ለመዝጋት ሲሞክሩ ምዕራባውያን ሀገራትም ቢሆን ሌሎች አፍሪካ ሀገራትም ቢሆን ከሩቅ የኛ ጉዳይ አይደለም ብለው ነው የተመለከቱት የነበረ። ነገር ግን ቀስ እያለ ሲሄድ አሁን ያው ቀይ ባህር እንደምናውቀው ለአፍሪካም ቅርብ ነው፣ ለዚህ ለእስራኤልም ቅርብ ነው። በዚህ በመካከለኛው ምስራቅ እንዲሁም ደግሞ እስያንም አውሮፓንም ሌሎችንም ዓለማት የሚያገናኝ ስለሆነና የንግድ መርከቦች የሚተላለፉበት ስለሆነ አሁን ማነቆ ውስጥ ሁቲዎች ሊከቱን ነው በሚል ዛሬ ምሽት እንኳን በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ውይይት ይደረግበታል እና ቶሎ ልባት ካልተሰጠው ኢራን በእሷ ላይ እየተደረገ ያለውን የኢኮኖሚ ጫና በሌላው ዓለምም በማሳደር እሷ የኢኮኖሚ ጫናዋ ላይ ነፃ ለመሆን የምታደርገው ጥረት ነው እና የተዘዋዋሪ ጦርነት ነው ማለት ይቻላል። ኢራኖች የሆርሙዝ የባህር ወሽመጥ አሜሪካውያን እየዘጉባት መሆኑ ይታወቃል። ያው እንቅስቃሴው እንደ በፊቱ አይደለም እና የዛን ምላሽ ለመስጠት የሚንቀሳቀሱ ይመስላል። አሜሪካን በጸጥታ ነው የተመለከተች እና ለወደፊት ሊታሰብበት የሚገባ ጉዳይ ነው ነው።
0: እነዚህ አማጽያን ኃይሎችማ በቀይ ባህር የሚተላለፉ የተለያዩ ሸቀጣ ሸቀጦችን የጫኑ የዓለም ህብረተሰብ መርከቦችን የሚያጠቁ መሆናቸው ወደፊቱ እንዴት ነው የሚሆነው? ለምን እኛ ብቻችን እስራኤል ብቻዋን አይደለም የምትኖረው፣ የራሷም በሜዲትራኒያን ባህር የመርከብ ወደቦች አሏት። ባሽዶድ፣ በኢላት እንዲሁም በሃይፋ አካባቢ የመርከብ ወደቦች አላ። ከተለያዩ ሸቀጣ ሸቀጦች በመርከቦች ነው አይደል ወደ ሀገር ቤት የሚመጡት እና ይህም በቀይ ባህር ያልፋሉ እና የምትተጠቂ የምትሆነው እስራኤል ብቻ አይደለችም። እና እንዳልከው የሚታሰብበት ጉዳይ ነው። እና አሁን በእንዲህ እንዳለ ወደ ቀጣዩ ስንሸጋገር ደግሞ ሊባኖስ በጦርነቱ ምክንያት ከ27 ቢሊዮን በላይ ዶላር የሚገመት ጥፋት ደረሰብኝ የሚል ሮሮ እያሰማች ነው። እና ላጋጠማት ጥፋት እንዲሁ የትኛው አካል ይካሳት ይሆን? እንዴት ይሄ ሁኔታስ እንዴት ነው?
1: ማንም አይክሳትም። የሂዝቦላ ድርጅት ነው ለዚህ ሁሉ ተጠያቂና አሁን ሊባኖስ እንግዲህ ከአመታት በፊት ሌላው ይቅርና በ2006 ዓ ም ሁለተኛው የሊባኖስ ጦርነት ሆኖ እንኳን ሊባኖስ ከዛ አገግማ ጥሩ የኢኮኖሚ እንቅስቃሴ ነበራት። በዚህም በአካባቢያችን በቱሪዝም የታወቀች እንደው በጣም የተመሰገነች የተደነቀች ሀገር ነው የነበረች። ነገር ግን ቀስ በቀስ የሂዝቦላ ድርጅት የኢራንን ተልዕኮ ለማስፈጸም ሲል ከእስራኤል ጋር የሚፈጥረው ግጭት በየጊዜው እስራኤልም ያጸፋ መልስ በመውሰድ እንዲያውም ይሄ የሂዝቦላን ድርጅት ታሳቢ በማድረግ ነው አሁን በቅርብ ዓመታት ውስጥ የነበረው ጦርነት እንጂ መላ ሊባኖስን እስራኤል አላጠቃችም። ዞሮ ዞሮ ግን በሊባኖስ ምድር የሚካሄድ ስለሆነ እንግዲህ የሀገሪቱ ጠቅላይ ሚኒስትር በሀገሪቱ ፓርላማ ቀርበው ከ27 ቢሊዮን በላይ ዶላር ጥፋት ደርሷል በጦርነቱ በገንዘብ ደረጃ ሲታመን የንብረቱ ሁኔታ ብለዋል። 9,000 በላይ ሰዎች እንደተገደሉ ወደ 30,000 እንደቆሰሉ ነው የተናገሩት። እና ይሄ ሁሉ ዋጋ በሂዝቦላ ምክንያት ነው ሊባኖስ የከፈለችው። እና አሁንም ሂዝቦላ እስካለ ድረስ እዛ ሊባኖስ ምድር ሆኖ የእስራኤልን ደህንነት እስከተፈታተነ ድረስ ዋጋ መክፈሉ የማይቀር ነው የሊባኖስ መንግስትም የሊባኖስ ሀገርም። እና ይሄ ጉዳይ በቀጥታ ተጠያቂ የሚሆነው ሂዝቦላ ነው። የሊባኖስ መንግስት የሂዝቦላን ድርጅት እንግዲህ ከዚህ ከሚከፍለው ዋጋ ለማስቀረት መዋጋት አለበት ነው ምለው የምጨምረው ካለ
0: በእንዲህ ያው የምጨምረው ባይኖርም በትክክል ገልጸዋልና ወደ ቀጣዩ
1: ስናልፍ የተባበሩት አረብ ኤሚሬትስ እና እስራኤል ታሪካዊ የዲፕሎማሲ ግንኙነት ስምምነት መፈራረማቸው ዛሬ 6 ዓመት ሞልቶት እየታሰበ ነው። ሁለቱ ሀገሮች ዲፕሎማሲ ግንኙነት ስምምነት መታሰቢያ በምን መልኩ ያዩት ነው ይሻል?
0: እንግዲህ ዲፕሎማሲ ወዳጅነትን በተመለከተ ይችም የተባበሩት አረብ ኤሚሬቶች ያው በኢራን በቅርብ ርቀት በፋርስ ባህረ ሰላጤ የምትገኝ ሀገር ነችና እስራኤልና የተባበሩት አረብ ኤሚሬቶች እንደ አውሮፓ ዘመን አቆጣጠር ባለፈው መስከረም 2020 የአብርሃም ስምምነትን ከተፈራረመበት ጊዜ ጀምሮ በበርካታ የሲቪል የኢኮኖሚና የባህል መስኮች መካከል ያላቸውን ዲፕሎማሲያዊ ግንኙነት እያከበሩና እያዳበሩ ይገኛሉ። የግንኙነቱ ዋናውና መግለጫቸው በሚከተሉት መንገዶች ይታያልና ይፋዊ መዋቅሮችና ዲፕሎማሲያዊ ደረጃ ሁለቱ ሀገራት ኤምባሲዎችና ኮንሱላ ጽህፈት ቤቶች ከፍተዋል። በአቡ ዳቢ የእስራኤል ኤምባሲና በዱባይ ደግሞ ኮንሱላ ጽህፈት ቤት እንዳለ ሆኖ በዚህ ቴል አቪቭ የተባበሩት አረብ ኤሚሬቶች ኤምባሲ ጎን ለጎን እንዲሁም በከፍተኛ ኃላፊዎችና እንደ ጠቅላይ ሚኒስትሮች ሚኒስትሮችና ዲፕሎማቶች ባሉ ይፋዊ ጉብኝቶችን ያደርጋሉ። የኢኮኖሚና የንግድ ትብብር ተዋቂ ስምምነት የተፈራረሙ ሲሆን ከነዚህም መካከል አጠቃላይ የኢኮኖሚ አጋርነት ስምምነትም CEPSየው ይገኙበታል። አባልነት ይህ በእስራኤልና በማንኛውም የአረብ ሀገር መካከል የተደረገ አጠቃላይ የነጻ ንግድ ስምምነት ነው። ሰፊ የንግድ ግንኙነት ከፍተኛ ቴክኖሎጂ ሃይቴክ በአረንጓዴ ኃይል ሃይብሪድ የመሳሰሉ በበርሃማ ግብርናና በውሃ ልማት አስተዳደር ላይ የጋራ ትብብር ኢንቨስትመንቶችን እያካሄዱ ናቸው። ቱሪዝምና መጓጓዣ በሀገሪቱ መካከል መደበኛ ቀጥተኛ በረራዎችና በረራዎች መኖራቸው ከሁለቱ ወገን በመቶ ሺዎች የሚቆጠሩ ቱሪስቶችና የንግድ ሰዎች ፍሰትና ፈጥሯል ተብሏል። ከዚህም በተጨማሪ በዜጎችን ቅስቀሳ ላይ ማመቻቸት የሚያደርጉ የላቁ የቪዛ ስምምነቶችም አሉ። የባህል የስፖርትና የትምህርት ልውውጥም እያደረጉ ነው። በዚህ በመካከለኛው ምስራቅ እንዲህ በመሰለ ከእስራኤልና ከአረብ ሀገር ጋር የተደረሰው ስምምነት ህዝቡ በዚህ ሰላም ጥሩ ጣፋጭ ነው የሚሆነው አይደል?
1: አዎ በጣም። አሁን የተባበረችው አረብ ኤሚሬትስና እስራኤል የከፈቱት የአብርሃም ስምምነት እንግዲህ በዶናልድ ትራምፕ የመጀመሪያ ስልጣን ዘመንና ያው በጠቅላይ ሚኒስትር ናታንያሁ የተፈራረሙበት ጊዜ አሁን 6 ዓመት ተቆጥሯል። እንግዲህ ይሄ ሰላም ስምምነት በተለይ ከእስራኤል ጋር በጠላትነት የሚታዩ የአረብ ሀገራትን ወደ እስራኤል ማቅረብ የቻለ እንደገለጽከውም በዲፕሎማሲው በቱሪዝም በተለያዩ ነገሮች ጥቅምን ያስገኘ ሌሎች ሀገራትም እኛም እንደነሱ ብንሆን ብለው እንዲያስቡ ያደረገ አክራሪ የሆኑትን ሀገራት ራሱ ያለዘበ ነው ማለት ይቻላል። ሳውዲ አረቢያ ጋርም ራሱ የውስጥ ለውስጥ ግንኙነት እንዳለ ይነገራልና ይህንን የአብርሃም ስምምነትን ተከትሎ ባህሪንም ሞሮኮም ሱዳንም የተፈራረሙበት ሁኔታ አለ። ምንም እንኳን ሱዳን ያለችበት የሀገሪቱ ሁኔታ የጦርነት ሆኖ አመች ነገር ባይኖርም እነዚህ ሀገራት በተለይ ባህሪና ሞሮኮ ጋርም እስራኤል ጥሩ ግንኙነት አላትና እሰየው የሚያሰኝ ነው።
0: ጥሩ። ወደ ቀጣዩ ወቅታዊ ዘገባ ስናልፍ ሀያሉ አሜሪካ የዓለምን ሀገሮች መቆጣጠር የሚችል ራሷን ደህንነት መጠበቅ የሚያስችላት እንዲያው የጦር መሳሪያ በህዋ በጠፈር ላይ ማስቀመጧን ዛሬ በይፋ አደረገች። ዓላማው ይህን ምንድን ነው?
1: አዎ እንግዲህ የምድሩ አልበቃቸው ብሎ ሀያላን ሀገራት በህዋ ላይ በጠፈር ላይ ደግሞ መዋጋትን ይፈልጋሉ። እንደምታውቀው በጠፈር ምርምር በተለይ በሩሲያና አሜሪካ መካከል በጣም ብዙ ማለት ፉክክር አለ። ያ ፉክክር ደግሞ አሁን ቻይና እየተከተለችበት ያለ ሁኔታ፣ ህንድም እየመጣችበት ያለ ሁኔታ ስላለ ምናልባት እንግዲህ ህዋ ላይ ምን አለ ተብሎ ተመራምረን እንደው ሂደን ባናየውም በህዋ ላይም እንግዲህ ከአንዳንድ ፕላኔቶች ላይ ራሱ የሰው ልጆችን ለወደፊት ያኖራል ወይ የሚለውን ምርምር ሁሉ እያደረጉ ያለበት ሁኔታ አለና እንግዲህ በመድር ላይ ያለውን ንብረታችንም ለመጠበቅ ነው ሌላውንም ብለዋል እና ዋና አላማው እንደሚሉት የአሜሪካው አየር ኃይል ኃላፊ ዛሬ ይፋ ያደረጉት አላማው ሩሲያንና ቻይናን ለማስጠንቀቅ ነው። ከሩሲያና ከቻይና ጋር አሜሪካ ወደፊት በህዋ ዙሪያ ወይም ደግሞ በሌላ ጦርነት ብትገጥም ለማስፈራራት አይነት ነው ይላሉና የምድሩ አልበቃቸው ብለው እንግዲህ ደግሞ እዛ ማንነቱ በማይታወቅ ዓለም ውስጥ ደግሞ ጦርነት ሊከፍቱም ይችላሉ ለወደፊት።
0: አዎ እንግዲህ በህዋ ወይም ጠፈር ላይ አስቀምጫለሁ ያለችው አሜሪካ ጦር መሳሪያ ሚባል እንጂ በሳተላይት በካሜራ እዛው ላይ ሆኖ በርቀት የምድር ላይ የሚንቀሳቀሰው ባድኛውም ነገር ፎቶግራፍ በማንሳት ግልጽ በሆነ ሁኔታ እንዳም ደሚባለው እንደው ዝምብም ሳይቀር ሲንቀሳቀስ የሚያሳይ እንደሆነ ነው የሚነገረው። ምን ያህል ግልጽ በሆነ ሁኔታ ያን በተለይ የጦር ሰፈሮችን በዓለም ሀገሮች ቁልፍ ቁልፍ የሆኑ የጦር ሰፈሮችን ምሽጎችን ፎቶግራፍ ያነሳሉ። አሁን ባለፈው በጦርነቱ በአሜሪካና በኢራን መካከል በያለው በጦርነት ላይ በገርማል በሳተላይት እርዳታ ለሰጠች ለኢራኖች ቻይና ፎቶግራፍ በዚህ ዮርዳኖስ ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ፎቶግራፍ በደንብ ቀርጸው ይሄን ለኢራን ሰጡ። ይሄን ኢራን ፎቶግራፍ ተቀብላ በቀጥታ የጦር ሰፈር የአሜሪካ ጦር ሰፈሮች ዮርዳኖስ ውስጥ በሚሳኤል እንዳጠቃች በዚህ የሚሳኤል ጥቃት ደግሞ ከሶስት በላይ የሚሆኑ የአሜሪካ ወታደሮች መገደላቸው
1: የቅርብ ነው።
0: ይህ ከሆነ በእውነት ጦርነቱ በየበስ በጠፈር ላይ ሆነው እየተካሄደ ነው።
1: ልሻየው አሁን ህዛ ቤት ሳታል የሚባል ነገር አለ። እነዚህ ሀገራት አሜሪካ ይህን ሳተላይት ላይ በሳተላይት ወይም በጠፈር ህዋ ላይ በሚባለው መሳሪያ ስታስቀምጥ ዝም ብለው የሚቀመጡ አይደሉም። ሩሲያም ቻይናም በጣም እያደጉ ያሉ ናቸው። ፍክክሩ እነዛ አሜሪካ የምታደርገው እነሱም ያደርጋሉና ሰላሙን ይስጠን ካልሆነ በዚህ በጦርነት እንደው በጦር መሳሪያ በመያዝ በጣም ቴክኖሎጂ ቢሆን ኖሮ አሁን የኢራንን ጦርነት በአንድ ጊዜ እንጨርሰው ነበር። አሁን ያልከውን በጣም በልዩ ሁኔታ የሚያሳይ በጣም በትክክል 100% ቢኖር ኖሮ የኢራንን ጦርነት ብዙ ጊዜ አይወስድም ነበር እና አሁንም ድረስ ያስቸገረ ሁኔታ አለ። ምንም እንኳን ቴክኖሎጂ ቢረቅ በህዋ ላይ ሳተላይቶችን ብታመጥቅ ብዙ ነገር ብታደርግ ከሰው ልጆች የማያልፉ ነገሮች አሉና የሰው ልጆችን ምድር ላይ ያሉት ወይም ሌላ ተቃራኒ ጎኖች የሚሰሯቸው ነገሮች ስላሉ አንዱ አንዱን የሚያጣፋ ነው እና ለማንኛውም የአሜሪካኖች ሁኔታ የሚያስገርም ነው። እንግዲህ እናየዋለን።
0: አሁን ሌሎች ሀያላን መንግስታት እንደ ቻይና እንደ ሩሲያ የመሳሰሉ ምናልባት የአሜሪካን ህዝብ ለማጥቃት ካሰቡ በዚህ አሁን ላይ አሜሪካ የአየር ኃይሉ ሚኒስተር ነው ዛሬ መግለጫ የሰጡ አለን ሰፊው ህዝባቸውን ከጥቃት መከላከል የሚያስችል ጦር መሳሪያ ጠፈር ላይ አለን ብለዋል። ቅድም እንዳልከው እነዚህን አያራን መንግስታትም ለማስፈራራትም ሊሆን ይችላል።
1: አሁን ጦርነቱ ለወደፊት በቴክኖሎጂ በሮቦት ሁሉ ይሆናል እየተባለ ነው። ለማንኛውም እናየዋለን።
0: አሁን ወደ ቀጣዩ በቀጥታ ከዚህ ወቅታዊ ዘገባችን ወደ ሳምንታዊ አንተ በምታዘጋጀው የኪነ ጥበብ ፕሮግራም እናልፋለን።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምን ሰነበታችሁ? ይህ ሳምንታዊ የባህልና ኪነጥበብ ፕሮግራማችን ነው። በዛሬው የባህልና ኪነጥበብ ፕሮግራማችን እንግዳ አድርገን ይጋበዝነው ድምጻዊ ንየው መኳንንት ነው። እሱም በስልክ መስመራችን ይገኛል። ንየው እንደምን አለ?
1: ሰላም ሰጠኝ ያራስተል እንደና
0: ደህና ነኝ። እንኳን ለአዲስ አመት በሰላም አደረሰ።
1: እንኳን አብሮ አደረሰ።
0: የባህል ሁኔታ እንዴት ነበር? የሮሻሻና አከባበር ባለፉት ቀናት እንዴት ነበር?
1: በዓል አሪፍ ነበር። እግዚአብሔር ይመስገን ሁሉ ሰላም
0: ጥሩ ነበር።
1: ቆንጆ ነው የነበረው።
0: መልካም። እንግዲህ አንተ የተለያዩ ነጠላ ዜማዎችን ማውጣትህን ቀጥልሃል። ካሁን በፊት 3 ነጠላ ዜማዎችን እንዳወጣህና ቃለ ምልልስም አድርገን ነበር። አሁን ደግሞ በቅርቡ 4ኛውን ጅንኑ የተሰኘ ነጠላ ዜማ ለቀሃል ለአድማጭ ተመልካቾቻችን። እንዴት ነበረ ስራው? እስኪ መነሻውን ነገርን ይህን የአዲሱን ስራህን ጉዳይ።
1: ስራው አሪፍ ነው፣ እግዚአብሔር ተመሰገነ። ይሆን የጻፈው ብርሃኑ ሞላ ነው እና ቆንጆ ነው ስራው። ቆንጆ ነው።
0: ግጥሙንም ዜማውንም የሰራለህ ብርሃኑ ሞላ ነው?
1: አዎ፣ ግጥምና ዜማ ብርሃኑ ሞላ ነው። አቀናባሪ ቻሌ አጥራፉ ነው። ጥሩ ነው ስራው።
0: ጥሩ ነው። እንግዲህ ቀላል አይደለም ነጠላ ዜማ እያወጡ በዛ ገቢ ለማግኘት አስቸጋሪ ነው። ግን የውስጥህን ስሜት ግን ለሙዚቃ ያለህን ፍቅር የምትገልጽበት ነው እና ሂደቱ እንዴት ነበረ?
1: ሂደቱ ትንሽ ከብዳል ባለ ደህና ነው፣ ተመስገን ነው።
0: ጥሩ። ሙዚቃ ቀላል አይደለም፣ ብዙ ነገር ያስፈልጋል። እንዳልከው ግጥም አለ፣ ዜማ አለ፣ ቅንብር አለ። ይህን ሁሉ አድርገህ እንግዲህ እዛ ደግሞ ክሊፑ ሲሰራ ደግሞ ቀረጻም አለ፣ ተወዛዋዦች አሉና በዚህስ እዚህ ሀገር ነው የተሰራ የውዝዋዜው የቀረጻው ሁኔታ?
1: አዎ፣ ግማሽ ግማሽ ነው። ከኢትዮጵያ ውዝዋዜው ግማሹ ከኢትዮጵያ ነው የተሰራ። ያው እዚህ ደግሞ የሚቀርጸኝ አለ፣ ጀመረ ይባላል። ያው ከዚህም ከዚያም ነው በአንድ ላይ በማድረግ ነው።
0: አንድ ላይ ጥሩ ነው። እስኪ አዲሱን ዜማህን ጅንኑ የተሰኘውን በቅርቡ የለቀቅከውን ተጫወትልንና እዚህ ስቱዲዮ ያለንን ደግሞ እናጫውተው።
1: እሺ።

0: ጠላት አሸባሪ ጅንኑን ማን ይታጠቃታል? ጅንኑን የበላይን ሱሪ ጅንኑን አባይ ከፊላው ስር ጅንኑን መሽጎ እየኖረ ጅንኑን ሲያሸብረው ያራል ጅንኑን ቀን እየቆጠረ ጅንኑን አባ ኮስር በሌ ጅንኑን የጦሩ ገበሬ ጅንኑን የኔ ክብር አይበልጥም ጅንኑን ብሏል ከሀገሬ። የታወቀ አይደለም ጎጃም ጀግንነቱን ጎጃም ጀግንነቱ አሞተ ኩሩ ነው ሁሉም እንዳባቱ ናይደራደሬም በሀገር በክብሩን በሀገር በክብሩ ነረዚያው ጎጃም ያን ጀግና ኩሩ ናይደራደሬም በሀገር በክብሩን በሀገር በክብሩ ነረዚያው ጎጃም ያን ጀግና ኩሩ ጀነን እያለ ቀብረር እያለ ጎጃም በላይ ዋለ ጀነን እያለ ቀብረር እያለ ጎጃም በላይ ዋለ ጀነኖን ጫካውና ዶሮ ጀነኖን በላይ በላይ ይላል ጀነኖን እንኳን ሰው ሀገሩ ጀነኖን እንደ ልብ ወዳጅ ጀነኖን እንደ ጸና ካሎ ጀነኖን በላይና ጎጃም ጀነኖን ሳይነጣጥሉ ጀነኖን እየተዋደዱ ጀነኖን እየተፋቀሩ ጀነኖን በታሪክ ወደፊት ጀነኖን ዘመን ተሻገሩ እንኳን በቅረርቶን በዳስ በዘፈኑን በዳስ በዘፈኑ እሱ ካልተጠራ በደስታው ባዘኑ እየተፎከረን ሲጨሳ ባረውን ሲጨሳ ባረው ያለ በላይ መቅደም ቆጭፈረው ናንተ ልበ ኩሩን ሀገር ወዳ ጀግናን ሀገር ወዳ ጀግና የጦሩ ገበሬ በላይና በላይና ይሳያል ግድ።
1: ዋው በጣም ጥሩ ነው። ጥሩ አድርገን የተጫወትከው እናመሰግናለን። እስኪ በሙዚቃ መሳሪያ የተሰራውን ዜማህን አብረን እናዳምጥና እንመለስ ጠብቀን።
0: ኦኬ እሺ።

0: ሙዚቃው በጣም ጥሩ ነው። በቂ ልምምድ ያደረክ ነው የሚመስለኝ። መልካም ነው። ካሁን በፊትም የሰራቸው የጎጃም ልጅ ጎንደሬ ነኝ ማርዘነባ ገር የተሰኙ 3 ነጠላ ዜማዎች ነበሩ። ከዚህ ጋር አሁን ከጅኑን ጋር 4 ነውና እንደው ከለቀቀካቸው ለአድማጭ ተመልካች ካደረስክ በኋላ የሚሰጥ አስተያየት ምን ይመስላል?
1: በርግጥ የሚሰጠኝ አስተያየት ጥሩ ነው፣ ደስ ይላል፣ የሚያበረታታ ነው። ያው አልፎ አልፎም አለ ኮሜንቶች፣ ግን ያው እንግዲህ መልካሙን ነገር ነው መውሰድ ያለብን እና መልካሙን ነገር ነው መውሰደው።
0: ጥሩ። በሙዚቃ ዓለም መሰማራት ትልቅ ተሰጥኦንም የሚጠይቅ ጉዳይ ነው። ከዛም ባሻገር የራስን ጥረት ያስፈልጋልና እንደው በሙዚቃው አንተ ተፈጥሮን ተሰጥኦን ካወቅክ በኋላ ፈታኝ ሆኖ ያገኘው ነገር ምንድን ነው?
1: ተሰጠኝ ካወቅኩ በኋላ ፈታኝ የሆነው ያው የገቢው ሁኔታ ነው። አብዛኛውን ጊዜ ገቢ የለም። አብዛኛውን ጊዜ ለመስራት መልካም ስራ ለመስራት እየጣርኩ ነው ያለሁት። በእውነቱ የተሻለ ደረጃ ለመድረስ ማለት ነው። ያው ጀማሪ ከመሆን የማንጻር መልካም ስራ ሰርቼ እንግዲህ አስፈላጊውን ነገር ለማድረግ ነው እንግዲህ ያለሁት።
0: መልካም። እንግዲህ 4 ዜማዎች ውስጥ አንዱን ተጫውተህልናል። የራስክን ስራ እስክትሰራ ድረስ የማንን ነበር እየዘፈንክ ራስክን ያወቅከው በደንብ?
1: የባህል ዘፋኞችን አዳምጣለሁ። የሰማ የበለው ነብሱን ይማረውና የሰማ የበለውንም እሰማለሁኝ። በፊትም አንስቼ ነው ስሰማ የነበረ። የተለያዩ ሙዚቃዎችን እሰማለሁ። በእውነቱ አብዛኛውን ትኩረት ማድረግ ባህል ሙዚቃ ላይ ነው።
0: የራስ ስራዎች አሉ። አሁን ቅድም የጠቀስ ናቸው የጎጃም ልጅ ጎንደሬ ነኝ፣ የማርዘነም አገር የተሰኙት እና እኒህን ስራዎች በምሰራበት ጊዜ ብዙ ባህላዊ ነገሮችን ትጠቀማለህ እንዳየሁትም ከክሊፑም እንዲሁ ሙዚቃው ሲሰማ እና እንደው በአጠቃላይ ኢትዮጵያም እዚህም እያደረጉ በተለይ ክሊፑን በማቀና ነበር እዛ ያሉትን የሙዚቃ ሰዎች በተለይ ተወዛዋዦችን ማግኘቱ እዚህ ያለውን ማቀናበሩ በአንድ ላይ አስቸጋሪ አይሆንም ወይ?
1: በእውነቱ አስቸጋሪ ነው፣ ግን ያው እንግዲህ ቻሌን ያስተዋወቀኝ ሰዎችን እና ሰዎች ጥሩ ሰዎች ናቸው። በእውነቱ መመስገን እንፈልጋለሁ በዚህ አጋጣሚ ሁሎችንም። ችግር አለ ግን እግዚአብሔር ይመስገን ሁሉ ደህና ነው። አሁን ጥሩ እየሰራ ነው ያለ ነው።
0: ቴክኖሎጂው ያግዛል?
1: አዎ ቴክኖሎጂውም ያግዛን። ያው ደህና ነው መቼም።
0: አሁን ቀርጸ ትልካለህ ይሰማሉ፣ በዛ ተወዛውዘው ይልኩላል። እዚህ ያለውን አንድ ላይ የማቀናበር ሁኔታ ይኖራልና ጥሩ ነው። በአንድ በኩል ለሙዚቀኞች የስራቸውን ያክል እንዲያገኙ እያደረገ ባይሆንም ቴክኖሎጂው፣ በሌላ በኩል ደግሞ እንዲህ ግንኙነትን ቀለል በማድረጉ ጥሩ እንደሆነ ስትናገሩ እንሰማለን እና መልካም ነው። እስኪ አሁን ከ3 ዜማዎችህ አንዱን ተጫወትልን፣ አሁን ያልተጫወትካቸውን።
1: ኦኬ፣ የማርዘነብ ሀገር እንድጫወትልን። ተሞናሞናሎን ተሞናሞናሎን ተሞናሞናሎ ቤተ እስራኤሉ ኮሎ የተሞናሞነውን የተሞናሞነው የተሞናሞነው ያዥ እስራኤል ነው። ነን የሳለኝ ሀገርን ሲሆን የምላት ደግና ጥበቡን የተማሁባት ኢላ ተላቢብን ኢየሩሳሌም ምን ነው ከነሱ ጋር ብኖር ዘላለም። ከማርዘነብ ሀገር ወንዶቹ እንዳንበሳን ሴቱ እንደ ጫካውሬ ጥቃቱን አይወድም ሀገሬ ወገኔ። ያመጦ በሰማይ ያመጦ በምድር ይሄው ነው ደንበሬን ይሄው ነው ደንበሬ። እንቢያ ልጅ ጀግናው ጀግናው የእስራኤል ልጅ ተጠምዶ እንደ በሬ። ናንቺ ጽዮናዊት የእነ አብርሃም ሀገር ተከብረሽ መቀመጥ ከፈጣሪ ሳይደል ከፈጣሪ ሳይደል። ወንዶቹ እንዳንበሳን ሴቱ እንደ ጫካውሬ ጥቃቱን አይወድም ሀገሬ ወገኔ። ያመጦ በሰማይ ያመጦ በምድር ይኸው ነው ደንበሬን ይኸው ነው ደንበሬ። እንቢያለኝ ጀግናው ጀግናው የእስራኤል ልጅ ተጠምዶ እንደ በሬ። ለአንቺ ጽዮናዊት የእነ አብርሃም ሀገር ተከብረሽ መቀመጥ ከፈጣሪሽ አይደል ከፈጣሪሽ አይደል።

0: በጣም ጥሩ ነው። በጣም ነው እናመሰግን። እንግዲህ ንየው መኳንንት ጥሩ ነው ከኛ ጋር ለነበረ ቆይታ። እንደው መጨረሻ አዲስ አመት መጀመሪያ ቀናት ስለሆነ ምታስተላልፈው ካለ ለህብረተሰቡ ለአድናቂዎች?
1: ኦኬ፣ ማስተላልፈው መልካም አዲስ አመት ይሁንላችሁ ለሁሉም ቤተሰብ ለሁሉም። እና ደግሞ ማመስገን ፈልጋለሁ ቤተሰቦችን በመጀመሪያ እግዚአብሔርን፣ እዚያ ቤተሰቦችን ከጎኔ ሆነው የሚረዱኝን፣ እዚያ ደግሞ የስራ ባልደረቦችን ደግሞ ሁሎችንም ከኢትዮጵያም ከዚህም ያሉትን መቻሌን፣ ብርሃኑ ሞላን፣ ሁሎችን ማመስገን ፈልጋለሁ።
0: ጥሩ ምስጋናው ይደርሳል ብለን ተስፋ እናደርጋለን።
1: ሻናቶቫ
0: ሻናቶቫ፣ እንደው በመጨረሻ የምትጋብዘን ዜማ አለ?
1: በመጨረሻ የጎጃም ልጅን።
0: እሺ።
1: ሸሸ ሲል ሸበል ሲል ጎጃሜ ይመጣል ህመሜ፣ ሸሸ ሲል ሸበል ሲል ጎጃሜ ይመጣል ህመሜ። ሆይ መላ ነሻሉ ሆይ መላ፣ ሆይ መላ ነሻሉ ሆይ መላ፣ ሆይ መላ ነሻሉ ሆይ መላ፣ ጎጃም ተወልጄ ሆይ መላ፣ ጎጃም አድጌያለሁ ሆይ መላ፣ ባቸፈር ወንድዬ ሆይ መላ፣ እኔ ስኮራለሁ ነይ መላ። እጥፍ እጥፍ አድርገሽ አቅርብ በቁናን፣ አቅርብ በቁና ለምለሙ ይበላል ጎጃም ላይ ነውና። ለዘመዱን ስፍስፍ ለወዳጁ እንጀራ ማን ይስተካከልሃል ከጎጃም ልጅ ጋራ፣ ማን ይስተካከልሃል ካቸፈልሽ ጋራ። እየመለመሌን እየመለመሌ እየመለመሌን እየመለመሌ እየመለመሌን ያዥኝ እንዳመሌ። ጎጃምን አትንኩት ይቀመጥ ያ ጀግናን፣ ይቆመጥ ያ ጀግና የነሞታ ይፈሬን የበላይ ነውና። እየመላመላን እየመላመላ ትወለጅ እንዲሆን ጎጃም ተወለጅን፣ ጎጃም ተወለጅ እንዲያምርብሽናን እንድትወደጅ። እየመለመሌን እየመለመሌ እመለኩ ሳለኩ እመንናለው ስል እመንናለው ስል መጣቸው ጎጃም ልጅ ፍርል የምትመስል በማር በወተቱን በቅቤ ያደግሹ እንደነሽ አገር ልጅ ጎጃም ላይ ያለሹ። ማርዬ ማርዬ ማርዬ ማርዬ ማርዬ ማርዬ ማርዬ የአባይ ጥቁር እንጨት ማርዬ መልክ እንጂ ልብስ የለው ማርዬ ወድጃ ታረፉኝ የፍቅር ዋስ የለው።
0: በጣም ጥሩ ድምፃዊ ንየው መኳንንት፣ ከኛ ጋር ለነበረህ ቆይታ በጣም ነው እናመሰግን። ሰላም ፍቅርና ደስታ የሞላበት አመት እንዲሆንልህ በስራዎችህም ስኬታማ እንድትሆን ለአንተም ለቤተሰቦችህም እንመኛለን። ሰላም ጊዜ
1: አሜን። ተዳራ አመሰግናሉላችሁ ነው። አመሰግናሉ ሰጣኝ።
0: እናመሰግናለን። ቻው። የተከበራችሁ አድማጮቻችን፣ ለዛሬ ብለን ያቀረብነው የባህልና ኪነ ጥበብ ፕሮግራም ይህን ይመስላል። ስለተከታተላችሁን እናመሰግናለን። አዘጋጅና አቅራቢ ሰጠኝ ዘመነ። ሳምንት በሌላ የባህልና ኪነ ጥበብ ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: Să te zămână.
1: Aveți.
0: Că zi pe mă cătăl, că vele în mi bală să goci, că mă bără să vacin, mă ca căla tot avea gemhari, să la lău, că buzuhan mă cânaiam, că radioam, că televizin, e adamăt cu aceu, bătă mă lăcătă, astea e să ta lău, burra chem al lăni, al bălău, ነገሩንና እሳቸው ምን ይላሉ? አቶ ተበጀማሪ ተነስተልን።
2: ተነስተልን ሰላም እንደቷላችሁ እንደተከበራችሁ እና የተወደዳችሁ በእውነት ለሰላም ለህብረተሰባችን በቋንቋችን
0: አቶ ተበጀማሪ እርሶ እንዲያው በጥራት ባለው ሁኔታ ነው እንዲያው ምን እስካሁን ምናደርገው ቃለ ምልስ አሁን ግን የስልክ ቁጥሩ ትንሽ እንዲያው የመሰናከል ከኛ ጋር ይሁን ወይም እሶ ስላይ አንተ በሉኝ አንተ ብትሉኝ መርጣለሁ ነው ያልክና በፍቃድ መሰረት አሁን ካለህበት አካባቢ እንዲያው ትንሽ ወደ ተሻለ አካባቢ ቢይዙ ይመስለኛል።
2: አሁን ሆን አውቶቡስ ላይ ስላለው ወርድ ነኝ ወርጄ የናንተን ድምፅ ልሰማ ፈልጋለሁ። ሆን አፍስቻችኋለሁ። በጣም በጣም በጣም አመሰግናለሁ። አሁን ትንሽ ደቂቃ ናዘቀረኝ አቋርጬ ከጣና ላይ ወርጄ የናንተን ድምፅ ሰማ
1: ካለን ጊዜ አንጻር እያናገሩን ቢወርዱ ጥሩ ነው። ለማንኛውም
0: ተቀርበዋል በእውነት በግልጽነት ያሉበትን ቦታ ነገሩን
1: በአውቶቡስ
0: ስላለን አቶ ተበጀማሪ በበርግጥ ቡራኬው ያው አዲስ አመት ሮሻሻና ብርሃነ ሰረቀ አከበርን። በደዛ በፊት ወደ አርብ ደግሞ ኢትዮጵያ መስከረም አንድ ቀን የሆነበት የዘመን መለወጫ ቀን የተቀራረበ አንድ ቀን ነው ማለት ይቻላል። ቡራኬውን እንግዲህ
2: ስለዚህ ነው እኔም አንደኛው እኔ የምናገረውን እንዲያውም ደግሞ የእናንተን ቃላቶች ለሰማ መፈልገው በጣም አመሰግናለሁ። አው ካውቶስ ወደ ቤት ከመሄዱ ቀርቶ አቋርጭ የወረድኩት እናንተን ድምፅ ስለሰማው ነው። እና ሰላም ጤና ይስጥልን እንዴት ዋላችሁልኝ? ሻናቶቫ ለዚህ ላደረሰን አምላክ ክብር ምስጋናው ለጌታ ይግባ እያልኩኝ በእውነት በእውነት በጣም በጣም አመሰግናችኋለሁ። ለመሰባችን በታስተላልፎት ሻንጃው ሰጠይ ወርቅነሽ በዚህ ገብታችሁ መቼም በታስተላልፎት በእውነት እንዲያው በአንድ በኩሉ ከኛ የሚማርት ነገሮች አሉ። የሚማርት ማለት የሚያስደስት ማለት ነው። በአንድ በኩሉ ደግሞ የሚያሳስበን ነገሮች ምን መጣብን የሚያሰኝ ነገሮች አሉ። መጀመሪያ ግን ለዚች ላበቃና አምላክ ብርሃን ሰረቀ ለጻድቃን ሲል ወይም ሮሾሻና ሲል በእስራኤል ሀገር አሁንም የአመቱ ያምነው ወደ ዘንድሮ ያስተላለፈ የአመቱ መጀመሪያ አይደለም ይባለው አመቱ ካምናው ለአሁኑ ያስተላለፈን የአሁኑ ደግሞ ለሚመጣው ደግሞ እንዲያደርሰን የሚለውን መንገድ ይዘን ለአምላካችን ጸሎት እንድናደርግ ነው። እና ከዚያም ደግሞ አሉ ቃላቶች እንግዲህ መጀመሪያ ከእናንተ ላስቀምጥና ሁለት ያህል ቃላቶች ናቸው ያሉኝ። ፍቃድ ካለ እናገር ፈልጋለሁ። መጀመሪያ ግን
0: አዎ አየር ላይ ሆነ ፈቅደን በዚህ ዙሪያ ሀገራችን አሳሳቢነት በተመለከተ አስተያየት አለኝ። በተለይ በመከላከያ ሰራዊታችን ሁኔታም የባለፈው የሶስት ዓመት የዘለቀ ጦርነቱን ምን አይነት መስዋዕትነት የከፈልንበትን በሚል ብለዋልና በዚህ ዙሪያ አስተያየት እንዴት ነው?
2: በእውነት በእውነት ሻያው አመሰግናለሁ። ያለፈው ዘመን ካለፈው 3 ዓመት አሰቃቂ ዘመን በእስራኤል ላይ አሰቃቂ ዘመን መጣ። ያን ያሳለፍነው ፈተና ነው። ይህ ፈተና ደግሞ ልብ ላለው ለረባኖችም ሆነ ለካህናቶች ለሃይማኖት መሪ ወይም ለህዝብ እስራኤል በሙሉ ጥንቃቄ እንድናደርግ ይህ ምልክት እግዚአብሔር ትንሽ ምልክት ሲሰጠን ተሳስተናል፣ የተሳሳትነውን ለወደፊት እንድናርም የሚለውን መንገድ ብናስብ እግዚአብሔር ቅሩብ እግዚአብሔር ለየዋህነ ልብ እግዚአብሔር አምላካችን ቅርብን ያለ ያንን ካላሰብነው ግና አምላክ እስመ አነውቱ እግዚአብሔር ዚአከ ቀናይ እንዳለ እኔ ቀናተኛ አምላክ ነው በትንሽቱ ነገር እቀናለሁ ብሎ እንዳለን አሁንም እግዚአብሔር እንዳናስቀና አሁንም ጸሎትና ልመና ያስፈልጋል። ይሄ የሆነ ግን ዓለም እያወቀው በቴሌቪዥን በህዝቡ በሙሉ አገር እኔ እንጃ እግዚአብሔር በሰራት ምድር ይህን ያላየ ህዝብ የለም። አዛውንት ሲታረዱ፣ ነፍሰ ጡሬቶ ሆዷ ሲቀደድ፣ ህፃናቶች ሲፈጠፈጡ፣ ከታኑር ሲገቡ፣ ለዚያ ጋዜጣ ያላወጡ ለአሁን ግን ለወታደሮቻችን ሳይወልዱ አሁንም ማይረግ ሳዩ ለሀገሪቱ ሲሉ ደማቸውን ሲያፈሱ አሁንም ደማቸውን አፍስተው አጥንታቸውን ለከሰከሱት ጋዜጣ ሳይወጣ ወይም እቶናይ ሳያደርጉ ለአዛ ይህን አደረገ የእስራኤል ወታደር ብለው ሲሉ አስለቃሽና አሳዛኝ ነገር እኔ በራሴ በኩል እኔ እንግዲህ በህዝቡ ኃላፊነት ልወስድ አይደለሁም። በእኔው ግና በበኩሌ ግን አሳዛኝ አስለቃሽ አልቅሻል።
1: በፊልሙ ዙሪያ ማለት ነው፣ በተሰራ በተባለው ፊልም ዙሪያ ማለት ነው የሚሰጡት አስተያየት።
2: አዎ አዎ አዎ። ይህ ለእስራኤል ምን መጣ? ምንድን ነው የመጣው? ከመጀመሪያው እስራኤል የወሬትን ትእዛዝ ባለመጠበቁ መሰለኝ የወሬትን ትእዛዝ አልጠበቅንም ወይም የሃይማኖት መሪዎች አልነገሩንም የሚለውን ነው። እና እንግዲህ ምንድነው የምናደርገው? በእውነት በጣም አሳሳቢ ላይ እስካለነ ድረስ ነብዩ ሳሙኤል ከምዕራፍ 15 ሳሙኤል ቀዳማዊ አሁንም ለእስራኤል መንግስት የመጀመሪያው ለሳኦል እግዚአብሔር ንገረው፣ አሁንም ለሳኦል ንገረው፣ እንግዲህ እነዚህን አህዛቦች እነዚህን ጠላቶች ሂድዎ እንዲያጠፋ ደርዎ ቁቁ የሚል ደርዎ እንዳይሰማ የአማሌቅን ዘር እንዲያጠፋ አሁንም አማሌቅ ለኋላው ለትውልዱ መቀርሳ ለጉሮሮ አጥንቴ ለግርም ሾህ ናቸውና እንዲያጠፋ ሲል ለነብዩ ሳሙኤል ቢነግረው ሳሙኤል ለሳኦል ቢናገር ሳኦል ግን ሄዶ አሁንም እንኳንም ሊገል ማርኮ አምጥቶ አሁንም በእስራኤል እንዲሳተፉ አድርጎ አስቀመጣቸው። የዛን ጊዜ እግዚአብሔር ቁጣ ደረሰ። ሳኦል አሁን መንጉሰ ሳኦል እንግዲህ ወደዚያ ከልጅ ልጁ ለአገሪቱ ለኢየሩሳሌም መንግስትነት እንዳይዝ የሳኦልን ዘር ማጠፋ አለው እንኳን መንግስትነት ሊይዝ ሲል በመጽሐፋችን የተጻፈውና የተቀመጠው የስተሆነ ድረስ አሁንም ደግሞ እግዚአብሔር እሱ ይቅር ይበለን እንጂ የወሬት ትእዛዝ እግዚአብሔር ያዘዘው ትእዛዝ ሁሉ አልተጠበቀም። ራሻለ ትንሽ
1: አጥርስኪ አጥራት
0: ወታላው በሚስጣራ ጆት አዋጅ አጀበው አሁን ደሞ ዝም ማለ እሺ
1: ለማጠቃለል ይሞክሩ ያሉን ደቂቃዎች
2: አቋርጬ ወርጄ እናንተ እንድትሰማ አቋርጬ ስለወረድኩኝ ራሽስ ካለ ድረስ ነው አሁን ደሞ ወገኖች በእውነቱ እግዚአብሔር ያሳለፍነውን አመት ባልም ብርሃን ሰረቀን አሳልፈናል መጩን አስተራይን አስተሰሪውን ወይም ዮም ችቦር እንዲያው ስኮትን በሰላም ለመዋል ያውቃነ እስራኤል የሚጠብቅ እንደነዚያውን ለእኛም ፍቅር ሰላሙን ይዘዝልን እናንተን አያሳጣነ በዚህም ሃይማኖት መሪዎች ራባኖች ካህናቶች ህዝቡን ማስጠንቀቂያ ቢሰጡ እስራኤል ሀገር ኢየሩሳሌም እንድትጠበቅ ቢያደርጉ እኔ በበኩሌ በጣም አስባለሁ። አቡዬን ወሜን ማህረኒ መምሬን ነፍሴን ማህረኒ የሚለው አሁንም መምሬዎቻችን ያሰማሩነን አሁንም በሱዳን ስንመጣ ወረታችን በትክሻችን ተሸክመን ያመጣነውን ይዘን ለዚች ስንበቃ ምንም በአማርኛ ይጻፍ እንጂ መጠተን ግን ወሬቱ ትእዛዝ የታዘዘው ትእዛዝ ሁሉ ስላልተጠበቀ አሳሳቢና አሳዛኝ ላይ ነው ያለ ነው። አምላክ እሱ ይቅር ይበለን። በጣም አመሰግናለሁ በእውነቱ።
1: እናመሰግናለን።
0: የከርሞሰ ይበለን በእውነት።
2: አሜን። የከርሞሰ ይበለን። ከዛሬ አመት በቸር በሰላም አቅፎ ደግፎ በሰላም ያድርሰን እያልኩኝ ለእናንተም አሁንም ህብረተሰቡን አሁንም አይዟችሁ አሰልቹነ ቃለ መጠየቆችን በእውነት
1: አንረሳም እንደውላለን። ይኸው ዛሬ እንደደወል ነው። በጣም እናመሰግናለን።
2: ካህናቶቹ አረ ለራባኖች እና ለካህናቶችን የምንድነኝ እኔ እኮ ተራ ህዝብ ነኝ።
1: እነሱም እንደውላለን። ችግር የለም። ትክክል ነዎት። እሺ፣ በጣም እናመሰግናለን። መልካም ምሽት።
2: መልካም ሌሊት። መልካም ምሽት ይሆንልን። ሰላም፣ ሰላም፣ ሰላም።
0: እሺ፣ የከርሞ ሰው ይበለን ብለናል። የሚቀጥለው አመት በአዲስ አመት ላይ ሁነን ሁላችንም ያሰብነው ሁሉ ፈጣሪ አምላክ እንድንፈጽም ያድርግ። ቀና ቀናውን ጥሩ ጥሩ እናሰጥ የዘመነ
1: ለቴክኒክ ባለሙያችን ማመስገን አለብን። አሳፍ ሞስኮቪች ከኛ ጋር ለነበረው ቆይታ እናመሰግናለን።
0: አዎ፣ ነገ ጠዋት ልክ 6 ሰዓት ሁለታችን ተያይዘን አዳዲስ መረጃ ዜናዎችን ይዘን ከተፍ እንላለን 6 ሰዓት ላይ። መልካም ሌሊት በእያላችሁበት አድማጮቻችን ሁላችሁን እንወዳችኋለን።
1: መልካም ሌሊት።